0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተ ማክሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ለቱ እንደ ኢብራን ዘመን አቆጣጥር የምሽልሺ ውጤት በሉል ታፍሽን ፔቫብ ሲሆን አውሮፓያን ዘመን አቆጣጥር ሴፕቴምበር 1 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥር ነሐሴ 26 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮኒ ካህታ ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቅርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልስ ዎችና ቀርባለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
3: ሰጠይ ዘመነ ቦኬርቶብ እንደምናደር ከመሰግናለሁ። መክፈቻውን ተጨማሪ ነው እንግዲህ እኔ መልካም ቀን ይሁንልን። አርስተ ዜና በግምት 2,600,000 ተማሪዎች ዛሬ ጧት መዋለ ህፃናትን ጨምሮ በትምህርት ቤቶች የትምህርት የታፍሽን ፔዛይን የትምህርት ዘመን ይጀምራሉ። የጠቅላይ ሚኒስትር ባለቤት ሳራ ናታንያሁ አወዛጋቢ የሆነ የሴራ ንድፈ ሐሳብ ያይር ጎላን ጥቅምት 7 ቀን ስለተካሄደው የሽብር ጥቃት ላይ አስቀድሞ ያውቅ መሆኑን ፍንጭ ሰጥተዋል። በፋርስ ባህረ ሰላጤ ውጥረቱ ነግሷል። የኢራን መገናኛ ብዙሃን አንዲት የሳውዲ አረቢያ የነዳጅ ጫኝ መርከብ በሆርሙዝ ባህር ወሽመጥ ውስጥ በማለፍ በምትሞክርበት ጊዜም በኢራን ቁጥጥር ስር መዋሏን አስታወቁም። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ትናንት ማታም አሜሪካ የሆርሙዝ ባህር ወሽመጥ እንደምትቆጣጠርና በርካታ የነዳጅ ምርት በዚህ ባህር በኩል እንደሚያልፍ ድጋሜ ተናገሩም። የቻይናው ፕሬዚዳንት ሺ ጂንፒንግ ከአስር ዓመታት በኋላ ለመጀመሪያ ጊዜ ዛሬ በግብፅ ይፋዊ ጉብኝት ያደርጋሉ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በግምት 2,600,000 ተማሪዎች ዛሬ ጧት መዋለ ህፃናትም እና በትምህርት ቤቶችም በታፍሽን ፔዛይን አዲስ የትምህርት ዘመን ይጀምራሉ። ከእነሱ መካከል ወደ 180,000 የሚጠጉም ወደ አንደኛ ክፍል ኪታ አሌፍ የሚገቡ ሲሆን ከ140,000 በላይ የሚሆኑ 12ኛ ክፍል ተማሪዎች ደግሞ በትምህርት ስርዓት ውስጥ የመጨረሻ ዓመታቸው የትምህርት ጊዜያቸውን ይጀምራሉ። በዚህ ዓመት ለመጀመሪያ ጊዜ የመካከለኛ ደረጃ ተማሪዎች መረስተኛ የመካከለኛ ደረጃ ተማሪዎች በረፍት ጊዜም ቢሆን በትምህርት ቤት ግቢ ውስጥ ተንቀሳቃሽ ስልኮች ሞባይል እንዳይጠቀሙ ይከላከላሉ። ዜና ዘጋቢያችን ሊራን ሀጆኖፍ እንደጠቆመው በትምህርት ስርዓት ውስጥ ያሉ አካላት የመምህራን እጥረት የመስሪያ ቤት ዋና ኃላፊ ከገለጹት ኦፊሻላዊ ቁጥር 800 መምህራን ብቻ እጥረት አለ፣ ይህ ደግሞ የከፋ ነው ይላሉ። እንደነሱ ገለጻ የትምህርት ቤት ኃላፊዎቹም ለትምህርት በቂ ስልጠና የሌላቸውን መምህራን ለመመደብ የተገደዱ ሲሆን ክፍል ኃላፊዎቹ በአንድ ዓመት ውስጥ በርካታ ክፍሎችን እንዲያስተዳድሩ ግድ ይላቸዋል። የጠቅላይ ሚኒስትሩ ባለቤት ወይዘሮ ሳራ ናታንያሁም አወዛጋቢ የሆነ የሴራ ንድፈ ሐሳብ ያስተጋቡ ሲሆን የአይር ጎላን ጥቅምት 7 ቀን ስለተካሄደው ጥቃት አስቀድሞ ያውቅ ነበር የሚል ፍንጭ ሰጥተዋል። ትናንት ማታ ከ14ኛው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ወይዘሮ ሳራ ናታንያው እንደተናገሩት ያይር ጎላን ሌሎች እንደ ጠቅላይ ሚኒስትሩ ያሉ ሳያውቁ እሱ ግን ገና በማለዳ ልብሱን ለባብሶ ተዘጋጅቶ አስቀድሞ እዛ ስፍራ ደርሷል ብለዋል። ዲሞክራቶች ፓርቲ በሰጡት ምላሽ ንግግሩ የሐሰትና የሐሜት ነው ያሉ ሲሆን በጀነራል ያይር ጎላን ላይን የሴራ ንድፍ ሐሳቦችን ማሰራጨትና በጥቅም ሰባት ያሳዩት ጀግንነት ማደብዘዝ ማቃለል ከአምሮ ህመም ጋር የሚቀርብ የቀይ መስመርን ማለፍ ነው ሲሉ ከሰዋል። ናታንያው ለዋቢነት ሜካፕ እና ሰበብ ለመፈለግ ሲሮጡ ያይር ጎላን ግን ወደ ውጊያ ገብተው የሰዎችን ህይወት ታድጓል ሲል መግለጫ ቃል አሳውቋል። የካሆን ላባን ፓርቲ ሊቀመንበር ቤኒ ጋንጽ ጎላን ለበርካታ አስርት ዓመታት እንዲሁም በጥቅምት ሰባት ቀን ለሀገራቸው ሲሉም ህይወታቸውን አደጋም ያጋለጡ ደፋር ተዋጊ መሆናቸውም አብራርተዋል። አክለውም ከሴራ ንድፈ ሀሳቦችም አቅጣጫ ለማስቀመጥ መንግስታዊ የምርማሪ ኮሚቴ እንዲቋቋም ከወዲሁ ጥሪ አቅርበዋል። በፋርስ ባህረ ሰላጤ ውጥረት ነግሷል። በሆርሙዝ ባር ወሽመጥ ላይ የምታልፍ አንዲት የነዳጅ ጫኝ መርከብ ከኦማን በስተምስራቅ በሶስት የጦር መሳሪያ ጥይቶች መመታቷን የብሪታንያ የባህር ንግድ ኤጀንሲ አስታወቀም። በሰው ላይ የደረሰ ጉዳት አልደረሰም፣ መርከቧ ተጎድታለች። ከዚህ ቀደም የኢራን መገናኛ ብዙሃን አንዲት የሳውዲ አረቢያ የነዳጅ ጫኝ ባህር ውስጥ ስታልፍ መያዟን ዘግቦ ነበረ። ለዚህ ዘገባ እስካሁን ከሳውዲ አረቢያ ወገን የተሰጠ ማረጋገጫ የለም። ፕሬዚዳንት ትራምፕ ትናንት ማታ አሜሪካ የሆርሙዝ ባህር ወሽመጥ እንደምትቆጣጠርና በርካታ የነዳጅ ምርት በዚህ ባህር በኩል እንደሚያልፍ ድጋሜ ተናግረዋል። አክለውም ኢራን የኒውክሌር ጦር መሳሪያ እንዲኖራት በፍጹም መፍቀድ የለበትም ብለዋል። በአክሲዮስ የዜና ድረ ገጽ ትናንት ማታ እንደዘገበው ትራምፕ እና ከፍተኛ ረዳቶቻቸው ኢራን የራዳርና የሚሳይል ስርዓቶቿን እንደገና እንዳታደራጅና በባህር መርከቦች ላይ ጥቃት እንዳታደርስ ለመከላከል በሆርሙዝ ባህር ወሽመጥ አካባቢ የተወሰኑ ጥቃቶችን ለማካሄድ እያሰቡ ናቸው። ዜና ዘጋቢያችን ሮይ ካይስ ትናንት ማታ እንደዘገበው ባለፈው ምሽት የተደረጉ የጥቃት ልውውጦች እንደገና መጀመራቸውና ኢራን በኢምሬትስና በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ለማጥቃት ያደረገችው ሙከራ ተከትሎ በአካባቢ ሀገሮች ዘንድ በአሜሪካና በኢራን መካከል ያለው ነባር ሁኔታ ላይ ያለው ተስፋ መቁረጥና ብስጭት እየጨመረ መጥቷል። የተባበሩት አረብ ኤምሬት ፕሬዝዳንት አማካሪ አንዋር ጋርጋሽ ሰላም የለም፣ ጦርነት የለም የሚለው ሁኔታ ዘላቂ መፍትሄ ሊሆን አይችልም ብለዋል። ጋርጋሽ እውነተኛ የፖለቲካ መፍትሄ እንዲፈለግ ጥሪ አቅርበዋል። በኢራን ያለው የኢኮኖሚ ውድቀት እየተባባሰ በመሄድ በገዢው አካል ከፍተኛ አመራሮች ዘንድ ህዝባዊ ተቃውሞ እንደገና ሊቀሰቀስ ይችላሉ የሚል ስጋት ፈጥሯል። የዓለም አቀፍ ጫናና ማዕቀቦች የኢራን ገንዘብ ዋጋ በከፍተኛ ሁኔታ እንዲወርድም የዋጋ ንረትም እንዲከሰትምና የነዳጅ እንዲሁም የመድኃኒት እጥረትን እንዲፈጠር አድርጓል ተብሏል። አንድ የቴህራን ነዋሪ ለካናዳ ሾዝ ዜና እንደገለጸው የምግብ ዋጋ ከፍተኛ ሁኔታ ጨምሯል፣ የመድኃኒትም እጥረትም እንዳለ ተገለጸም። ህዝቡም ተስፋ የመቁረጥና ስለ ወደፊቱ ጊዜ ከፍተኛ ስጋት ስሜት አድርሶበታል ተብሏል። በየመን የሁቲ አማጽያን በአገሪቱ ደቡባዊ ምዕራብ በሚገኝና በሳውዲ ደጋፊ ኃይሎች ቁጥጥር ስር ባሉ አካባቢ ላይ ሁለት ሚሳይሎች መተኮሳቸው ተዘገበ። የዜና ዘጋቢያችን ሊራን አሮኒ እንደገለጸው ዘጋቢዎች በሳውዲ ደጋፊ ኃይሎች በኩል ባሉ መገናኛ ብዙሃን የተሰራጨ ናቸው። የቻይና ፕሬዝዳንት ሺ ጂንፒንግ ከአስር ዓመታት በኋላ ለመጀመሪያ ጊዜ ዛሬ በግብፅ ይፋዊ ጉብኝት ያደርጋሉ። የግብፅ ፕሬዝዳንት አልሲሲ ጉብኝቱን በማስመልከት በወጡት ልዩ መግለጫ በሁለቱ ሀገራት መካከል ያለው የሰባ ዓመታት ግንኙነትም የጠቀሱ ሲሆን በካይሮና በቤንጂንግ መካከል ያለውን ኢኮኖሚያዊ ትብብርና ፖለቲካዊ ቅንጅት አድንቀዋል። ዘጋቢያችን ኦመር ሻሃር እንደገለጸው ከጉብኝቱ ጋር ጎን ለጎን የሁለቱ ሀገራት የአየር ኃይሎች የጋራ ወታደራዊ ልምምድ በማካከል ላይ ይገኛሉ። በመጨረሻ የአየር ጸባይ ሁኔታ ዛሬ ማክሰኞ የአየር ጸባይ ሁኔታ በጥቂቱ ሙቀቱ ይጨምራል። በተለይ በተራራማ ቦታዎችና በሀገሪቱ ውስጥ አካባቢ ሙቀቱ ይጨምራል። ሐሙስና አርብ የሙቀቱ መጠን ይቀንሳል ተብሎም ይጠበቃል። የሰዓቱ ዜና እስከዚህ ነው። ሰጠኝ ዘመነ
2: ሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው እርሰ ጉዳዮች ባጭሩ እናቀርባለን። የኢትዮ ታህሮኖትና ማሪብ ጋዜጦች በፊት ገጻቸው ካቀረባቸው ዘገባዎች መካከል አንዱ የእስራኤል አዲሱ የትምህርት ዘመን ዛሬ የሚጀመር መሆኑን ነው። የኢትዮ ታህሮኖት ጋዜጣ 2,611,000 ተማሪዎችና 260,000 የትምህርት ባለሙያዎች ዛሬ አዲሱን የትምህርት ዘመን ይጀምራሉ ብሏል። ደወሉ ለእናንተ ነው በሚል የኢትዮ ታህሮኖት ጋዜጣ የዕብራውያን ታፍሺን ፔ ዛይን የትምህርት ዘመን ቢያንስ ያለ ስራ ማቆም አድማ ዛሬ የሚጀምር ቢሆንም ለወደፊት ብዙ ፈተናዎች አሉበት ነው። ለአዲሱ የትምህርት ዘመን አንድ ጸሎት መጸለይ ያስፈልጋል። ተማሪዎች ትምህርታቸውን ሳያቋርጡ የሚማሩበት አመት እንዲሆን መጸለይ ይገባል ብሏል ጋዜጣው። የኢትዮ ታህሮኖት ጋዜጣ አዲሱ የትምህርት ዘመን በተመለከተ በዝርዝር ባቀረበው ዘገባ በእስራኤል በጠቅላላው 2,611,000 የሙያ ለህፃናት ልጆች የአንደኛና ሁለተኛ ደረጃ ትምህርት ቤት ተማሪዎች የአዲሱን አመት የትምህርት ዘመን ዛሬ መስከረም 1 ቀን 2026 ዓመተ ምህረት ይጀምራሉ። ከነዚህ መካከል 180,000 ልጆች የአንደኛ ክፍል ትምህርት የሚጀምሩ ናቸው። 143,000 ልጆች ደግሞ የመጨረሻ ዓመት ማለትም የ12ኛ ክፍል ትምህርታቸውን የሚጀምሩ ናቸው። 260,000 የትምህርት ባለሙያዎች በመላ ሀገሪቱ ባሉ ሙያ ለህፃናት ትምህርት ቤቶች መማር ማስተማሩን ሂደት ያከናውናሉ ብሏል ጋዜጣው። በሙያ ለህፃናት የሚማሩ ልጆች ቁጥር 21,800 ሲሆን በመላ ሀገሪቱ 5,957 ትምህርት ቤቶች አሉ ብሏል የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው። የአዲሱ አመት የትምህርት ዘመን የተሳካ እንዲሆን የሚያስፈልገው ጸሎት ጦርነት እንዳይኖርና የአደጋ ጊዜ ማስጠንቀቂያ ደወል እንዳይሰማ ነው። ተማሪዎች ዛሬ በከፍተኛ ጉጉት ትምህርታቸውን ይጀምራሉ በማለት ጋዜጣው የተለያዩ ልጆችን በመጠየቅ ሀሳባቸውን አጋርቷል። የማሪብ ጋዜጣም በተመሳሳይ ሁኔታ አዲሱን አመት የትምህርት ዘመን ዛሬ መጀመር ዘግቦ 2,611,000 ተማሪዎች፣ 180,000 የትምህርት ባለሙያዎች አዲሱን የትምህርት ዘመን ዛሬ ይጀምራሉ። እንደ ማሪብ ጋዜጣ 261,000 መምህራን፣ ሌሎች ድጋፍ ሰጭ ባለሙያዎች፣ የህፃናት ተንከባካቢዎችና ርዕሳነ መምህራን አሉ። 151,774 በጣም ጎበዝ ተማሪዎች በመላ ሀገሪቱ ይገኛሉ። 418,000 ልዩ የትምህርት የሚያስፈልጋቸው ወይም ሂኑህ ሚውሃድ በተባለው የትምህርት ስርዓት የሚማሩ ልጆች አሉ። 27,757 የመንግስት ሙያ ለህፃናትና ትምህርት ቤቶች በአጠቃላይ በመላ ሀገሪቱ ያሉ መሆኑን ዘግቧል። ዩዝማት ሚያና ካንታር የተባሉት ተቋማት የእስራኤልን የትምህርት ስርዓት በተመለከተ ከህዝብ ላይ ግምገማ አካሂደዋል። ከተጠየቁት ሰዎች መካከል 71% የሚሆኑት በትምህርት ስርዓቱ ጥልቅ ለውጥ መደረግ አለበት ብለዋል። 43% የሚሆኑት ደግሞ ትምህርት ቤቶች በነበረው ሁኔታ የሚሄዱ ናቸው ብለዋል። 3% የሚሆኑት ብቻ የእስራኤል ትምህርት ስርዓት የወደፊት ሁኔታን የልጆችን ጣፈንታ የሚገነባ ነው ማለታቸውን የማሪብ ጋዜጣ በዛሬ ዘገባው ለአንባቢያን አቅርቧል። ሌላው አንደኛ ክፍል በገቡ ተማሪዎች ጎልተው የሚጠሩ ስሞች በወንዶች በኩል መሐመድ፣ ዮሴፍና ዳም ሲሆኑ በሴቶች ደግሞ ታማር፣ ሚሪያምና አቢጋይል ናቸው። ሌላው በትምህርት ዘርፍ በተማሪዎች መካከል የትምህርት አቀባበል ልዩነቶች እንዳሉ፣ በትምህርት ተቋማትም የባለሙያዎች እጥረት መኖሩ ተጨምሮ ተዘግቧል። ወደ ፖለቲካው ስናልፍ የቀድሞ የገንዘብ ሚኒስትር ሞሼ ካህሎን ዚኛው የክኔሴት ምርጫ እንደገና ይወዳደራሉ ተብሎ ታስቦ ነበር። ይሁን እንጂ ከጠቅላይ ሚኒስትር ናታንያሁ ጋርም ሆነ ከጋዲ ዘንጎት ጋር ሆነው ለክኔሴት አይወዳደሩም። ግን የሀይፋ ከተማ ከንቲባ ለመሆን በመጪው የአካባቢ መስተዳድሮች ምርጫ የመሳተፍ ፍላጎት እንዳላቸው የማሪብ ጋዜጣ ዘግቧል። ሌላው ሁሉም ጋዜጦች የዘገቡት በኬሚስትሪ ዘርፍ የኖቤል ሽልማት የተሸለሙት ፕሮፌሰር አዳ ዮናት በ87 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቫይጽማን ተቋም ፕሬዝዳንት ሐዘናቸውን ገልጿል። ምሳሌ የሚሆኑ ለአዲሱ ትውልድ ብዙ የሚያስተምሩ ጠንካራ ሳይንቲስት፣ ጠንካራ ሴት ነበሩ በማለት አድንቀዋቸዋል።
የቀድሞ ምክትል የደህንነት ጥበቃ ሚኒስትር ዮሐብ ስጋሎቪች ማንሱር አባስ ከሚመሩት የኢራን ፓርቲ አባል መሆናቸውን ትላንት ምሽት ይፋ ሆኗል። ስጋሎቪች እንዳሉት የእስራኤልን ማህበረሰብ ይሁዳንና አረቦችን ማዋሃድ ካልተቻለ ችግሮችን ማስተካከል አይቻልም ብሏል። የሃሬስ ጋዜጣ በበኩሉ የፖለቲካ ፓርቲዎች ጫባላትን ለምርጫ ቦርድ የሚያስተውቁበት ጊዜ አንድ ሳምንት የቀረው ቢሆንም በተለያዩ ፖለቲካ ፓርቲዎች መካከል ውህደት ለመፍጠር የሚደረገው ጥረት አስቸጋሪ ሆኗል። የቀድሞ ምክትል የደህንነት ጥበቃ ሚኒስትር ዮሐብ ስጋሎቪች ከራም ፓርቲ ጋር አባል ሆነዋል። የጥቅምት ሰባቱ የሽብር ጥቃት በተመለከተ የአረብ ፓርቲ መሪዎች ካሰሙት ንግግር አንጻር ከእነሱ ከዚህ ከአረብ ፓርቲዎች ጋር በፖለቲካ መሳተፍ አይቻልም የሚሉ አካላት እንዳሉም ሀሬጽ ዘግቧል። ሌላው በአሜሪካና ኢራን መካከል ውጥረቱ እንደቀጠለ ነው። አሜሪካ በኢራን ላይ በምጣኔ ሀብቱ በኩል ማዕቀብ በመጣል በጸጥታ እያካሄደች ያለው ጦርነት በአሜሪካ የውስጥ ፖለቲካ ምክንያትም ሊቆም የሚችልበት ሁኔታ አለ ብሏል። ሀሬጽ በሆርሙዝ ጉዳይም ያለውን ውዝግብ አያይዞ ዘግቧል። ሌላው ጋዜጦች በስፖርታዊ ዘገባቸው ያቀረቡት የዓለማችን ኮከብ የእግር ኳስ ተጫዋች የሆነው አርጀንቲናዊው ሊዮኔል ሜሲ ከ21 ዓመታት በኋላ ከብሔራዊ ቡድኑ መጫወት ማቆሙን አስታውቋል። ሜሲ ለሀገሩ ብሔራዊ ቡድን 207 ጊዜ ተሰልፎ ተጫውቷል። ሜሲ በክለብ ኳስ መጫወቱን ባቆምም ከብሔራዊ ቡድኑ ግን ራሱን አግልሏል። ሜሲ አባቱን በቅርቡ በሞት ማጣቱ ይታወሳል። ባለፈው ሳምንት ከሀዘን በኋላ ለክለቡ 4 ጎሎችንም ማስቆጠሩ ይታወሳል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

ተሳፍያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው እንግዲህ እንደምናደርግ በድጋሚ እንዴት ነው?
1: ሰጠይ ዘመነ በድጋሚ ላንተም ለመላው አድማጮቻችን እንደምናደራችሁ እንግዲህ ጨለማው አልፎ በሰላም አድረን ወደ ብርሃነ ቀን ስንሻገር ተመስገን ተመስገን ብለን ጥሩ ቀን እንዲሆን የሁላችን ምኞት ነው አይደለ?
0: ሰው ጥሩ ነው። መልካም ጊዜ መልካም ቀን እንዲሆን እንመኛለን። እንግዲህ አዲሱ የትምህርት ዘመንም ዛሬ በይፋ የሚጀምር ነው። በመጀመሪያ ለመላው የሀገሪቱ ልጆች መልካም የትምህርት ዘመን እንመኛለን። አለማየሁ እሸቴ ተማር ልጅ ይላል። ይሄ ዘመን የማይሽረው ዜማው ነው። ምንም አለማየሁ ቢያልፍም መማር ምን ያክል ጠቀሜታ እንዳለው የገለጸበት ነው እና እንዴት ነው አዲሱ የትምህርት ዘመን ያለ ሽቪታ ወይም ደግሞ ስራ ማቆም አድማ ነው የሚጀምረው ዛሬና እንዴት ታየዋለህ?
1: በጣም ግሩም ነው። እንደተለመደው እንዲህ አዲስ የትምህርት ዘመን እንዲከፈት በሚል ጊዜ በዋናነት መምህራን ናቸው እንግዲህ ከደሞዝ ጋር በተያያዘ ሰላማዊ ሰልፍ ምልበለው ወደ መደበኛ ወደ ትምህርት ቤት አይገኙም ነበረ። ግን አሁን በተስተካከለ እንቅፋት በሌለበት ሁኔታ ነበረ እንግዲህ ዛሬ መስከረም አንድ ቀን የአዲስ የትምህርት ዘመን ይጀመራል። እንግዲህ አሁን ጠዋት እንግዲህ 6 ሰዓት ከ3 ደቂቃ ሆኖ 8 ሰዓት ላይ ነው እንግዲህ 1 ሰዓት ተብላምን ተኩል ቀርቷል። ምንድነው እንግዲህ ስናየው ለሁሉም የሀገራችን ዜጎች ተማሪዎቹ ስኬታማ ፍሬያማ እንዲሆኑ የሁላችን ብሩህ ተስፋ ስለሆነ ሰጠይ ዘመነ በእንግዲህ በዋናነት መቼም ትምህርት የሚጀምረው ምንም በጋኔ የላዲም በመዋለ ህፃናት እድሜያቸው እስከ 6 ዓመት ሆናቸው በዛ ቆይታ ወዲያው የ6ኛ ክፍል ማለት የ6 ዓመት እድሜ የደረሳቸው ታዳጊ ልጆች ኪታ አሌፍ አንደኛ ክፍል ሀብለው ሲጀምሩ ሚሰማቸው ስሜት ምን ልበል? በተለይማ ወላጆች እነዚህ ለመጀመሪያ ጊዜ አንደኛ ክፍል ሲገቡ ደግሞ ልዩ ስሜት ያድርሳቸው እንዳላቸው እርግጠኛ ነን። እንግዲህ ጥሩ ውጤት
0: ደስ የሚል ስሜት ነው። ግን በሌላ በኩል ደግሞ ከሙያለ ህፃናት የቆዩ ልጆች ወደ መደበኛ ትምህርት ቤቶች ሲሄዱ በትምህርት ቤቶች እንግዲህ እንደምታየው ራሱ ቲካቸውን ሻንጣቸውን ለመሸከም እንኳን የማይችሉበት ሁኔታ አለ። እድሜያቸው ትንሽ ነው። በስድስት ሰባት ሳይሞላቸው ነው ብዙዎች ወደዛ ወደ አንደኛ ክፍል የሚሄዱና በትምህርት ቤት ያላቸው የመልመድ ሁኔታ ቆይታቸው ግራ ይጋባሉ። አንዳንዶች ብዙ የሚጽፉ የማነቡ ሊሆኑ ይችላሉና እንደው ትኩረት ልንሰጣቸው የሚገባ ነው። ከሙያለ ህፃናት ባሻገር እነዚህ አንደኛ ክፍል የሚገቡ ልጆች ብዙ የሚቸገሩ መስሎ ነው የሚታየኝ ባለው ሁኔታ እና በዚህ ዓመት እንግዲህ ወደ አንደኛ ክፍል የሚያልፉ ተማሪዎች ያሉት ቁጥራቸውም 180,000 የሚሆኑ ሻየው።
1: ትክክል። እንግዲህ በዚህ ላይ ታዳጊ ልጆች ወደ ትምህርት ቤት በረፍት ቆይታ በኋላ ወደ መደበኛ አዲስ የትምህርት ዘመን ሲመለሱ የሚከሰትበት መጥፎ ነገር አለ። ይህ ምንድን ነው? ወላጆችም በሚያስቡበት ታዳጊ ልጆች እድሜያቸው እስከ 8 ዓመት እንዲያው ቢያንስ ታዳጊ ልጆች ለነሱ ብቻቸውን መኪና መንገድ ማቋረጥ አይችሉም። ምን ለማለት ነው? ለዚህ ላይ ልብ ማድረግ ጥንቃቄ ማድረግና ወላጆች ታዳጊ ልጆች እጃቸውን ያዝ አድርገው መንገዱን መኪና መንገዱን በእግራቸው ሲያልፉ ደግሞ ጥንቃቄ ባለው ሁኔታ በአብዛኛውን ጊዜ እንደዚህ ትምህርት ቤቶች በሚከፈቱበት ጊዜ የተሽከርካሪ መኪና አደጋ ስለሚደርስ ይሄን ይደርሳል ብለው ወላጆች ማሰብ እንዳለባቸው ነው። እንግዲህ በእርግጥ ይህን ያውቃሉ።
0: ሁሉም ቤተሰብ ለእያንዳንዱ ለልጁ የሚጨነቅ ነው። ግን አብዛኛው ትልቁ ችግር በትምህርት ቤት አካባቢ ሲገቡ እዛ የመማር የመልመድን ሁኔታ ማበረታታት ነው እንጂ ሁሉም ይሸኛል። ወላጅ በሙሉ የወጣ እንደሚሸኝ ነው ካለን ሁኔታ ካለን ልምድ የምናየው እና መሸኘቱ ብቻ ሳይሆን ልጆች ከውስጥ ከትምህርት ቤቱም ያጋጥማቸውን ነገሮች ግን በአንድ ሳምንት ውስጥ በተለይ መከታተል ጥሩ መስሎ ነው የሚታይ። አዲስ ነገር አዲስ ቦታ ነው እና የሚሄዱበት ግራ እንዳይጋቡ ልጆች እና እውነት ከነው ጥንቃቄ ማድረግ የሚያስፈልጋል። መቼም እዚህ ሀገር የመኪና መንዳት ሾፌሮች ትግስት የለንም ማለት ይቻላል። የት እንደሚያፈጥነን ባናውቅም በፍጥነት መንዳት እንደ ፋሽን ሆኗል መሰለኝና ብዙ አደጋዎችም ይከሰታሉ። በጣም ጥንቃቄ የሚያስፈልገው ነው።
1: አሁን ይሄን በዚህ ላይ ልብ ማድረግ ጥንቃቄ ማድረግ የሚብለን በዚህ ጉዳይ መወያየት በወቅታዊ ዘገባችን ሰጠኝ። በተለይ ወላጆች መደበኛ ሰራተኞች ናቸው ቀኑን አይደለ? አሁን እንግዲህ ጧት ልጆቻቸውን በመኪና በቤት መኪናቸው አሳፍረው ወላጆች ወደ ትምህርት ቤት ሲሄዱ ቶሎ አድርሰው ልጆቻቸውን ትምህርት ቤት አድርሰው ደግሞ ወደ መደበኛ ስራቸው ለመመለስ ይቸኩላሉ። አሁን ማታ ከቀጠሎ ምን ማታ ልበል ቀን እንግዲህ ትምህርት መደበኛ ትምህርት የሚሰጠው ከጧቱ 8 ሰዓት እስከ 2 ሰዓት በሚሰጥ ይሰጣልና ወላጆች በስራ ገበታ ያሉት ደግሞ አሁን ትምህርት ቤቱ ተዘጋ ጋኔላዲም ተዘጋ ተሎ መድረስ አለብኝ ልጅን ወደ ቤት መመለስ አለብኝ ብለው ደግሞ ይፈጥናሉ። ሲያሽከረክሩ መኪና በሚያሽከረክሩበት ጊዜ ፍጥነት አለ። አሁን ካሰቡት ሐሳብ መቻኮል በጥንቃቄ መኪና መንዳት ሲገባ ቸኩለው እንደርሳለን በሚያሉ አንዳንድ የደረሰ ስላለ ከዚህ ላይ ጥንቃቄ
0: ያው እርግጥ ወላጆች ብቻ አይደለም በዚህ የሚፈጥኑት አጠቃላይ የእስራኤል ሾፌሮች ምናየው በመንገድ ላይ ምናየው ፍጥነት በጣም ከፍተኛ ችግር የሚያመጣ ነውና ጥንቃቄ ማድረግ ጥሩ ነው። እንግዲህ በዚህ አመት በዜናም በጋዜጦችም ተመልክተነዋል 2,611,000 ተማሪዎች ነው እንግዲህ የሙያለ ህጻናትም የአንደኛ ደረጃ ሁለተኛ ደረጃ ወደ ትምህርት ገበታ የሚገቡት 180,000 ልጆች ወደ አንደኛ ክፍል ወይም ኪታሌፍ ያልፋሉ። 143,000 ደግሞ የዩድ ቤት 12ኛ ክፍልን የመጨረሻ የሚማሩ ናቸው። 260,000 የትምህርት ባለሙያዎች መምህራን አሉ። የሙያለ ህጻናት ተንከባካቢዎች አሉ። ርዕሳነ መምህራን ሌሎችም ድጋፍ የሚሰጡ አካላት አሉ። ከዛ ውጭ ደግሞ 21,800 የሚሆኑ የሙያለ ህጻናት አሉ መንግስታዊ የሆኑ። ትምህርት ቤቶች ደግሞ 5,957 የሚሆኑ ናቸው። መልካም እድል እንላለን። በዚህ ዙሪያ
1: እንግዲህ በአጠቃላይ 2,600,000 ተማሪዎች ናቸው ወደ ትምህርት ቤት የቀረፍት ቆይታ በኋላ የሚመለሱት እና ስኬታማ ጥሩ ውጤት ስኬታማ ፍሬያማ የሆነ ውጤት እንዲያስመዘግቡ የሁላችን ብሩህ ተስፋ ነውና እንኳን አደረሰን እንኳን አደረሳችሁ ብለን እንግዲህ ሰጠኛ እዚህ ላይ ያው በእውነት በዚሁ በቀኑ ፕሮግራማችን ከአንድ ሰዓት ቀኑ ላይ እስከ ሁለት ሰዓት ባለው ጊዜ በተለይ ኪታ አሌፍ የአንደኛ ደረጃ የአንደኛ ለመጀመሪያ ጊዜ ወደ ክፍል የሚገቡ ወላጆችም ልናጠይቃቸው እንፈልጋለን እና አይደለም
0: ፍቃደኛ ቢሆኑና ቢደውሉልን ጥሩ ነው።
1: ጥሩ። እሺ፣ አሁን ወደ ቀጣዩ ወቅታዊ ዘገባችን ደግሞ ስንመለከት የእስራኤል ክነሴት ምርጫ መቃረቡ የእጩ አባላትን ዝርዝር ለምርጫ ቦርድ ለማቅረብ አንድ ሳምንት ብቻ ነው የቀረውና የፓርቲዎቹ የምረጡኝ ዘመቻ እንቅስቃሴያቸው እንዴት ይታያል?
0: አዎ እንግዲህ አንደኛው አሸናፊ ለመሆን አንደኛውን የማጣጣል ሁኔታ እኔ የተሻለ ሰርቻለሁ

0: ያክል ቦታ የሚሰጡት ሊኖር ይችላል። አሁን በሊኩድ ፓርቲም ባለፉት ጊዜያት እንደገለጽ ነው የሽሪዮን የተባሉ ክፍት የሆኑ ቦታዎች አሉ። እነማን ሊሰጣቸው ይችላሉ በቀሪዎቹ እየተባለ በጉጉት የሚጠብቁ ሰዎች አሉ። አንዳንድ ፓርቲዎችም እንደ ካሆን ላባን አህዱት የተሰኙት ፓርቲዎችም ውህደት ይፈጥራሉ ተብሎ እየተገመተ ነው። ግን ችግሮችም እንዳሉ ይነገራል። እና ውህደት የሚፈጥሩ ፓርቲዎችም አባላትን አንደኛ፣ ሁለተኛ፣ ሶስተኛ እያሉ በዝርዝር የሚያስረክቡበት ጊዜ ነው። ያው እንግዲህ የምርጫ በዓሉን ምርጫ እያወራን ነው በዓሉን የምንቀበለው እና ጥሩ ነው።
1: አዎ ይህን ሆነ እያንዳንዱ የፖለቲካ ፓርቲ እንግዲህ ጊዜ ገደብ አለበት እና ጥቅምት 27 ቀን ላይ ነው ብሔራዊ የክነሴት የፓርላማ ምርጫ ይካሄዳል። ከወዲሁ እነሱ እንግዲህ ድርጅት አላቸው። እያንዳንዱ በአንድ ላይ ነው ተቀናጅተው ነው የሚወዳደሩ ወይስ በግል ደረጃ የተቋቋሙ አዳዲስ ፓርቲዎች? እነሱ ያዋጣል አያዋጣም፣ ድምፅ የህዝቡን ድምፅ የከንቱ እንዳይሆን በሚል እየተማከሩ ናቸው።
0: የፖለቲካ ገበያ ነው። አሁን የፖለቲካው ገበያ ደምቋል። ሌላ ቦታ እንደምትሸምት የሆነ ነገር አሁን በፖለቲካው አትራፊ ለመሆን ሁሉም ጥረት እያደረገ ያለው ጥሩ ነው።
1: ጥሩ።
0: ወደ ሌላው ርዕሰ ጉዳይ ስናልፍ በሆርሙዝ የባሮች መጥ ጉዳይ የአሜሪካና ኢራን ፍጥጫ አሁንም እንደቀጠለ ነው። የመካከለኛው ምስራቅም ውጥረት እንደሞላበት ነው። እንዴት ነው?
1: አዎ ሌሊቱን እንግዲህ አንድ የሳውዲ አረቢያ ነዳጅ የጫነ መርከብ ከኢራን በተኩስ ተጎድታለች። መርከቧ ግን በሰው ላይ ጉዳት እንዳልደረሰ ይነገራል። ይህን በአሜሪካ በኩል ደግሞ በዚህ የሆርሙዝ ባህር ወሽመጥ እቆጣጠራለን፣ አሜሪካ ትቆጣጠራለች እያሉ ፕሬዚዳንት በድጋሚም ተናግረዋል። ከዚህ ጎን ለጎን ደግሞ እስካሁን ይህ መተላለፊያ የዓለም ገበያ ላይ የሚቀርብ የነዳጅ ዘይት ሁኔታ እስከ ችግር እንዳለበት ነው ያለው። ከዚህ ላይ ደግሞ የኢራን የኒውክሌር ቦምብ ግንባታን በተመለከተ ትራምፕ ያሉት በምንም ታምር የዚህ የጅምላ ጨራሽ ከባድ ጦር መሳሪያ ባለቤት አትሆንም ብለው ይናገራሉ። አሁን ከዚህ እስካሁን ተኩስ አቁም ለተወሰነ ጊዜ ለስልሳ ቀናት ለሁለት ወራት ይባላል።
0: አበቃ እኮ
1: አበቃ። ደግሞ አሁን
0: ጦርነት
1: ድርድሩ ይህን ጦርነቱን የተኩስ ልውውጥ ተወት አድርገው ሰላማዊ በሆነ ድርድር መፍትሄ ያፈላልጉለት ይሆን ወይስ እንዴት ነው? ግን አሁን ቅድም በዜና እንደተመለከት ነው ይህ ጦርነት ነው ወይስ ሰላም የሚለው ብዙ በዚህ
0: ጦርነት ነው።
1: በፋርስ ባህረ ሰላጤ የሚገኙ የአረብ ሀገራት ደግሞ በጣም ተስፋ እንዳስቆረጠባቸው ነው።
0: ጦርነት ናለ ለምን ብትል ጦርነት መሆኑን የምናረጋግጠው ምንድን ነው? በኢኮኖሚ በኩል ነው። በኢኮኖሚ በኩል አሜሪካ ጫና እያደረገች ነው። ግን የኢኮኖሚ ፍጥጫ እስከየት ይወስዳል ነው እንግዲህ። ሌሎችም በዓለም ላይ ሚና የሚጫወቱ ሀገሮች አሉ እንደ ቻይና አይነቶች። እና ኢራን ጋር ያላቸው ግንኙነት ከፍተኛ ነው፣ ሩሲያም ከፍተኛ ነው። እና የኢኮኖሚው ጫና ምን ያክል በኢራን ላይ ተጽዕኖ ያሳድራል ነው። እንዲህ እንደው ትራምፕ ወደ ጦርነቱ መመለስ አይፈልጉም እንደተባለው፣ በመሳሪያ ጦርነቱን የሚመለሱ መስሎ አይታይም። በኢኮኖሚ ግን ጫና እያሳደሩ ነው። ምን ያክል ኢራንን ያንበረክካል ጊዜ የሚፈርደው ነው የሚሆን። ኢራኖች አንንበረከክም ነው፣ አንድነት ፈጥረናል እያሉ ነው ያሉ። ቀላል አይደለም ያለንበት ሁኔታ። በሆርሙዝ የባህር ወሽመጥ ጉዳይም ትራምፕ በእኛ ቁጥጥር ነው ይላሉ፣ ግን በተጨባጭ በአሜሪካ ብቻ ቁጥጥር እንዳልሆነ የሚታይ ነው። በአሜሪካ ቁጥጥር ብቻ ሆኖ ቢሆን የሆርሙዝ አካባቢ ሌላ ጦርነት ሌላ ችግርም አይከተልም ነበርና ኢራንም ቢሆን በዛ ሚናዋ አሁንም እንዳለ ነው። ስለዚህ የሚሆነውን ወደፊት እናያለን።
1: ከዚሁ ጋር በተያያዘ የኢኮኖሚን በተመለከተ ጦርነት ከተባለ የኢኮኖሚ ክስረት የሚያስከትል ነው እና አሁን በኢራን ያለው የኢኮኖሚ ውድቀት እየተባባሰ ሂዷል ተብሏል። የኢራን ገዢ ባለስልጣናት ደግሞ በሀገሪቱ በኢራን የመድኃኒት የምግብ ወዘተርፈ ለመሳሰሉ በጣም አስፈላጊ መሰረታ

0: አስፈላጊ ነገሮች ዋጋቸው በጣም ተወዷል። ይህን ነገር ተከትሎ ሰፊው የኢራን ህዝብ ዝም ብሎ አይቀመጥም እና የመንግስትን ላይ ያለው ተቃውሞ ይባባሳል የሚል ስጋት እንዳለ ነው። እንግዲህ
1: እናየዋለን። በሰሜን ኮሪያ ላይም በኢኮኖሚ በተለያዩ ጫናዎችም በሰሜን ኮሪያ ላይ ምንም ያመጣው ነገር የለም። ሌሎች ሀገራት ደግሞ ኢኮኖሚውን ማዕቀብ የሚጥሱበት ሁኔታ ነው ያለ።
0: በጣም ግሩም እንግዲህ ግሩም ልበለው። ጦርነት ጎጂ ነው ለማንም ይሁን ማን። እንግዲህ በዚህ እንዳለ በቀጣይነት ያው እንከታተለዋለን። በዚህ በምኖርበት መካከለኛው ምስራቅ ከጦርነት ፋንታ ሰላም ቢሰፍን ነበረ፣ ምድረገነት ትሆን ነበረ አካባቢያችን። የታሪክ ያለበት አካባቢ
1: ምኞት ነው የሻየው። አሁን ብንመኝ ምንም ዋጋ የለውም። በተጨባጭ ሁኔታ ጦርነት ነው ያለ። ጦርነቱ እንዴት ነው መቋቋም ነው እንጂ በዓለም ላይ ሰላም ሰፍኖም አንድም ቀን አይተን አናውቅም። ስለዚህ የጦርነት ቀጠና ነው፣ ያንን እንዴት እንወጣለን ነው። ሌላው እርሰ ጉዳያችን በኔፓልና ቻይና መካከል እንግዲህ ባለፈው ሳምንት ያው የተፈጥሮ አደጋ ደርሷል፣ የጎርፍ መጥለቅለቅም ደርሷል። ይሄ ጎርፍ መጥለቅለቅ የደረሰበት ብዙ ምክንያት ነው ይላሉ። የዚህ የበረዶ ግግር ማሙቶ ነው ይላሉ። ድልድዮች ተደርምሰው ነው ይላሉ። ብዙ ይህን ባለሙያዎች እያጠኑት ነው። ግን የተጎዱ ሰዎችን ለመርዳት የሚደረገው ጥረት እንደቀጠለ ነው።
0: አዎ፣ በዚህ የተፈጥሮ አደጋ በጎርፍ መጥለቅለቅ የሞቱት ሰዎች ከ900 በላይ እንደደረሱ ነው የሚነገረው። ከእነዚህ መካከል ደግሞ የውጭ ዜጎች እስራኤላውያን፣ ከአራት ያላነሱ እስራኤላውያን ጠፍተዋል። ለዚህ ፍለጋን በተመለከተ የእስራኤሉ የውጭ ጉዳይ ሚኒስተር በዚህ እነዚህን ዜጎች የእስራኤል ዜጎችም ለማግኘት ፍለጋ ላይ ከፍተኛ ትብብር እያደረገ መሆኑን ነው የገለጸው። አሁን ከሳምንት ሊሆን ነው የዚህ ጎርፍ መጥለቅለቅ ኔፓልን ያጠቃ። የጠፉ ሰዎች ዕጣ ፈንታ ከነስ ጠፍተዋል። ቢያንስ ከ4000 የተቃረበ ህዝብ እንደጠፋ ነው የሚነገር ነው።
1: በጣም እንግዲህ አሁን ይሄ ፍርስራሽ ቢሆን ኑሮ በፍርስራሹ ይገኛሉ ትላለን። ግን በጎርፍ መጥለቅለቁ በተለይ ጠረግ የወሰዳቸው ቦታዎች በጣም የአፈርናዳ በጣም ኃይለኛ ጎርፍ ቤቶችን ሁሉ አፈራረሰ ነው እና እንደው በህይወት የሚገኙ ታምር ነው የሚሆን ብዙዎች። ግን ለማንኛውም በአጠቃላይ ዓለም አቀፍ አካላትም በትብብር እያደረጉ ነው የተጎዱትን በመርዳቱ ዙሪያ። እንደዚህ አይነት ነገር ፈጣሪ ይጠብቅ ነው የምንል። እናመሰግናለን ሻይ
0: ሰጠ። አመሰግናለሁ። ወደ ቀጣዩ
1: ሙዚቃ

0: ሻያው ግዴህ ካድማጮች ጋር ውይይት እናካሄድበት ጊዜ ነው። አቶ ማሃባ አንዷለም በስልክ መስመራችን ይገኛል። ወደሱ እናለፍ። እስኪ ጤና ይስጥልን አቶ ማሃባ እንደምን አደርክ?
1: ጤና ይስጥልኝ እንደምን አደራችሁ? እንዲያው ሰጠይ ዘመነ ሻያው ደጉ ሌሎችም የሬዲዮ ሰራተኛ አድማጮች በሙሉ
0: ደናነን እናመሰግናለን። እንግዲህ ትምርቱም ተጀምሯል፣ ፖለቲካውም እየተጧጧፈ ነው። እንዴት ታየው?
1: በቅድሚያ ለትምርቱ እንደውነት ያው እየተናገራችሁ ነው። ከ2,600,000 በላይ ተማሪ ጀምራል ዛሬ። መልካም አዲስ አመት፣ መልካም የመጀመሪያ ቀን ያድርግላችሁ ለተማሪዎች፣ ለወላጆም። ለእውነት እንዲያው በትምህርት ያደገ ህብረተሰብ ነው ሀገር መምራት የሚችለው፣ ሰው ጋር መኖር የሚችለው እና መልካም ዘመን ያደርግልን። በቅድሚያ ለተማሪዎች እንዲሁም ሰላሙን። ሁለተኛ እንደዚህ አይነት ሌላ ጋጋታ የጦርነት የሙጋን ነገር አያምጣብን እላለሁ።
2: አዎ የሁሉም በጎ በጎን ሰላም፣ ልጆች ተምረው በሰላም ወደ የቤታቸው እንዲመለሱ የሁሉም ወላጅ ፍላጎት ነውና፣ አቶ ማሃባው እንዴት ይህን በአዲስ የትምህርት ዘመን እንዴት ታየዋለህ? በበኩልህ መቼም እንደ ወላጅ ምን ትመክራለህ?
1: ልክ ነህ። አዎ እንደ ወላጅ እንደውም መረ የልጅ ልጅም አለኝ ወላጅ ብቻላሉ ትልቅ ሰው ነኝ።
2: እኛም አለን። እሺ።
1: እና ምን አለ መሰለህ፣ በቅድሚያ አሁን ሰላማዊ ሰልፍ ሳይደረግ ብዙ ነገሮች ሳይደረጉ ትምህርት በመጀመሩ መልካም ነገር ነው። ይሄ በቅድሚያ እና ለተማሪ እናት አባት እንግዲህ እንደምታውቀው በገጠሪቱ ኢትዮጵያ የኖርን ሰዎች ስንት ሩቅ ሀገር የሰደዱ ልጆቻቸውን የሚበላም ቋጥረው ብዙ ነገር እያደረጉ እያስተማሩ የኖሩ አባቶች እናቶች ዛሬ መጥታችሁ የምታየው በስራ ላይ ያላችሁ እዚህ ሀገር ግን መቶ መኪና ነው የሚወስደው። ነገር ግን ስናገሩ ነበር ቅድም አንድ ተማሪ ወደ ትምህርት ቤት ሲሄድ ብዙ ነገር ያስፈልገዋል። የእናት አባት እገዛ የሚያስፈልገው ነገር አለ። ማለትም እንዴት ሳለ ኪታ እንደሚገባ እንዴት እንደሚማር አስተማሪዋ ማናት አስተማሪው ማን ነው የሚለውን ሁሉ ቀረብ ብለን ማየትና መጎብኘት መመልከት ያስፈልገናል። ዝም ብሎ ትምህርት ግባ ብለን የምንተው ከሆነ ውጤቱ ምንም ያው ብዙ የሚታይ ነገር አይኖረውም እና ስለዚህ ሁላችንም አይባትነታችን መውጣት አለብን።
0: ጥሩ ነው። እንግዲህ ከትምህርቱ ክፍል እንውጣና እስኪ ወደ ፖለቲካው ክፍል ደግሞ እንለፍ። ምርጫው እየቀረበ ነው።
1: በተለይ ፖለቲካው እኛ ብዙ ይቀረናል። ለፖለቲካ ብዙ ብታየው ነገር አሁን ምንድን ነው ኢትዮጵያ ቢያንስ ወይም 20 በላይ አሉን አሁን የሚገቡ ቢወዳደሩ የሚባሉ ቦታቸው ዋናው መግባቱ ምግባሉ ማለቱ ብቻ አይደለም። የቦታው ጉዳይ ሩቅ ነው። አንደኛ ሁለተኛ እንዲያውም ማያውቁም ብዙቸው ሆነ ምቀረም ግን ትግሉ እንደዚህ መሳተፉ አስፈላጊ ነው። ነገር ግን ምናልባት ስለ አንዳንዴ ስትመለከት አንዱ ክፍል ፖለቲከኛ ብቻ ሜም ሸላ መስሎ ቢኖር የሚመስላቸው ብዙ ወገኖች ያክናሉ። ፖለቲካ እንደ ጨዋታው ነው፣ ቁማር ጨዋታ ይሸወዳል፣ አንዱ ሊወስደው ይችላል። እና ይሄን ቻንስ መጠቀም ካልቻሉ ወደ አንድ ግን ተጠግተው ሶስት እና አራቱ ነው ተራ ስጠኝ እያሉ የሚጠብቁ ከሆነ ተራ ጠባቂ ነው እንደምንቀረው። እና በየሁሉ ቦታ መሳተፋቸው አስፈላጊ ነው። ነገር ግን እንደው ንገራኔ ለፖለቲካ ብሎ ብቻ በቂ አይደለም። ቦታ ሲኖር ነው መግባት ያለበት። አሊያ ባትቀርብ ነው የሚሻለው። ዝም ብሎ የሰው አባይና የሰው አገዙንን ለት ጊዜ እንኖራለን። እንደገናም አንዳንድ የስታቸው መሸመጋገል ሁሉ አለ። እዚህ ጋር ቦታ እንዲሰጠኝ የሚባል ነገር አለ። ፖለቲካ የሚሮ ነገር የለም። አንተ ችሎታህና ቅድሙን እዚያ ጋር ስትገባ እስኬም ሙሉክ ነው። በውድድር የምትወዳደረው ነገር አሸንፈ ማለፍ አሊያ ካልሆነ በዚህኛው ቦታ ለምን የምትገባው እንድትሰራ አያደርግም። እንደ ምሳሌ ዛሬ ቀደም ያየነው ምሳሌ አለ። ብዙ እህቶቻችንና ወንድሞቻችን ቦታ እየሰጡ ወስደው ያስቀምጧቸዋል። ግን እንዳይሰሩ እንዳይናገሩ ገደብ አለባቸው። ወስደው ያስቀምጧቸው ሰዎች ተጽዕኖ ስለሚፈጥሩባቸው እንደገናም እነሱ ለእኛ መልስ ምን ያደርጋሉ መሰለህ? እኔን እኮ ህዝቡ አልመረጠኝ፣ ኢትዮጵያ አልመረጠኝ፣ እኔ እኮ እንደዚህ ነው እያሉ በዛ ሽፋን ቁጭ ነው ሳምብል ጊዜያቸውን አሳልፈው ቤታቸውን ይሄዳሉ። እንዲህ አይነት አይደለም ፖለቲካ። አንተ ማድረግ መድረስ ያለብህ እንደ ምሳሌ እኔ አሁን ሩቅ እንዲሆን ጋቢ ምንም 43ኛ ቦታም ቢሆን ባለው ቻንስ ተወዳድሮ ነው ወደዛ ውስጥ በቁጥሩ መግባት የቻለው። ሌላውም ሰው ቢሆን እንደዚህ አይነት ሩቅ ነው ይገባል አይገባም ያለ ጉዳይ ነው። ነገር ግን እንዲህ አይነት መለመድ አለበት። እንዲህ አይነት ነገሮች አንተ በውድድር ማሸን
2: ፖለቲካ ጨዋታ እናውቅም ባልከው አልስማማም ከይቅርታ ጋር። አሁን ነበሩ ማህበረሰባችን በእስራኤል ፖለቲካ ጨዋታ ገብተው የክነሴት የፓርላማ አባል ለመሆን ስለበቁ በጀምላ አናውቅም የሚለው አልተስማማብኝም። እስካሁን በደንብ ጨዋታውን የፖለቲካ እንቅስቃሴ ያው የዲሞክራሲ ስርዓተ መንግስት ሁሉን የማሳተፍ የተለያዩን ማህበረሰብ የተለያዩ ተወካዮችን መመደብ ይለዋል ስርዓቱ።
1: ሻየው እኔ እያልሁ ያለ ከሞላ ጎደል ከአስር አንድ እንደዚህ አይነት ያሉ እንዳሉን ሆኖ ሁላችን ለማስፈልጌ ነው። ሁላችን ስለምንድን ነው? አሁን ለምሳሌ ቦታ ሳይኖር እዛ ቀርበህ ፖለቲካ ውድድር አለው የሚሉትን እንጂ እንዲህ አይነት ሰዎች እኮ አሉን። ገብተው ያገለገሉ መልካም ውጤት ያደረጉ ወንድሞቻችን እህቶቻችን እንዳሉ አውቃለሁ። ነገር ግን በጠቅላላ ስትመለከተው ለምሳሌ ከአንድ ምትላጋ አራት እና አምስት ሆኖ ያነ በውድድሩ ከወደቅ እንደገና መልሰ እዛ ውስጥ ያስገባኛል ማለት ጨዋታውን አለማወቅ ነው። ሻየው የተጫዋቾች እኮ ገብተው አንዳንድ ስትመለከት ሰዎች የሚመስላቸው በስታል ወይም አዋቂ ነጭ ብቻ ነው። ነጭ እኮ ጼባ ነው። ኢትዮጵያ የበለጠ ሀብሀብ ነው፣ ብስል ነው፣ ያውቃል፣ የተማረም ነው። ነገር ግን ከወደቅ በኋላ ከውድድሩ ወደዛ ሰውዬ ሄደ ይህን እንዳርጉ የሚያስገቡ ብለህ የምትለምን ከሆን ጨዋታ ለማወቅ ነው። እንዲህ አይነቱን ነው
0: የምልህ አካሄዱ። እንግዲህ አንዳንድ ጊዜ ደግሞ በቀጥታ አሁን አንተ ባልከው መልኩ ውጤትን ማናመጣ ከሆነ በሌላም መልኩ መግባት ከቻል ነው። ዋናው ትልቁ ነገር ቅድም የገለጽከው ነገር አለ፣ ስምምነት ማድረግ ወደዛ ስንሄድ ልናስፈጽማቸው የሚገቡ አጀንዳዎችን ይህን ያደርጋለሁ ብለን ከሄድና ያን ማስፈጸም ከቻለ ይህም ጥሩ ነው።
1: አሁን ይህ እኮ አሁን መጀመሪያ መደረግ ያለበት ስትገባ እዛ ፖለቲካ እኔ አጀንዳ አለኝ አጀንዳ ዘ የምትቀርብ ከሆንክ ነው እንደው ዝም ብለን ይህ ክሪስታል አልባል ብለን የምትቀርብ ከሆነ አጀንዳም የለህም። ከዛ ከገባ በኋላ እነዚያ ቢሉን እያስፈጸም ቁጭ ነው ተላላቂ ነው። እና እንዲህ እንዳይሆን መደረግ ያለበት ያንተ የራስን አጀንዳ እኔ በዚህ ሀሳብ አለ ለወገኔ ተብል ሀገሪቱ ለኢትዮጵያ ለእስራኤል እና ይሄ የሚስተካከል ከሆነ እገባለሁ። ያመጣው ተብለ አንተም ክብር አለ። እንዲያው ግን አሁን እያልሁ ያለሁት ዝም ብሎ ጠጋህና ገባ ግን ምንም አንድ አጀንዳ የለም። አራት አመት ቆይተ ስትወጣ አንድ የሚታቀረው የለም። የእነሱን ማስፈጸም ብቻ እንዲህ እንዲያሆን ነው መጠንቀቅ ያለበት። ሌላው ብዙዎች አሁን ይሄ በየቦታው ያለው አንድ እንኳ ቢያንስ አንዳንድ የሚላል መሰል ለምን ቦታ እንበተናለን? አሁን ትናንትና ጋቢ ለራሴ ነው ብሏል። መርፈዱ ነው እንጂ የእሱም ሀሳብ መልካም ነው፣ ግን ረፍ ብሏል። ወንድሞቻችን እህቶቻችን በየቦታው ሄደው ከገቡ በኋላ እሱ አሁን ኑ ሲላቸው አይመጡም። ሂደው እዛ ጋር ስኪም አድርገዋል፣ ውል አድርገዋል። እና ለወደፊቱ አራት አመት ቅርብ ናት። እኔ ገዚች በአስረኛው ሀያ ሰባት ቀን በኋላ አዲስ ቀን መጀመር አለብን እና እንደዚህ አይነት ውሎ መደረግ አለበት የሚለው ነው።
0: ጥሩ፣ እናመሰግናለን። ሀሳቡ ግልጽ ነው። እንግዲህ ደግሞ እናየዋለን ከምርጫው በኋላ ውጤቱን። እናመሰግናለን። መልካም ቀን።
2: እንግዲህ ባለን ጊዜ ወደ ቀጣዩ ከአቶ ስጦታው ፈረደ ጋር የምናደርገው ቃለ ምልልስ መቼም ከመላሳችን የሚወጣ ጎጂ የሆነ መጥፎ ቃልን እንዴት እንገድበው፣ ሰውን የሚያስከፋ አላስፈላጊ የሆነ ስድብን የመሳሰለ የሰውን ክብር የሚነካካ እንዴት እንቋቋም የሚል ሀሳቡን ሰነዘረና፣ አቶ ስጦታው ጤና ይስጥልኝ፣ እንደምን አለ?
3: አብሮ ይስጥልኝ፣ እግዚአብሔር ይመስገን። እንዲሁም አድማጮች፣ እኔው ደህና ነኝ። ህዝበ እስራኤል
2: በጎ። እንግዲህ የአዲስ የትምህርት ዘመን ሆነና፣
3: አዎ ያው እንግዲህ ሁላችሁ ብላችሁታል፣ ጠር ባለመልኩ ግን ያው ደስ የሚል ነው ዘንድሮ ያለ ሰላማዊ ሰልፍ ያለ ሽፍታ የትምህርት ገበታ መከፈቱ በጣም ደስ ይላል። ወላጆች መልካም እመኛለሁ።
2: አሁን ወጣቱ ትውልድ ወደ የትምህርት ቤት ሄዶ ጥሩ ጥሩ ነገር በጎ በጎውን ሰላማዊ የሆነ ንግግሩን በሰው ላይ የሚያስቀይም መጥፎ ነገር ከመማር በስተቀር ጥሩ ነገር በጎ ነገር ለማህበረሰቡ ለጓደኞቹ የሚመች ንግግር እስኪ ስለዚህ ሁኔታ
3: በቅድሚያ እኔ ዛሬ ደወልኩት ያው አንተ የተናገርከው እዚህ ጋር የተያዘ ነው ስነ መግባር ነው። ስነ መግባር እኛ በህይወት በምንኖር ጊዜ የተለያዩ ጉዳቶች የተለያዩ ምክንያት ሰው መቼም ሁልጊዜ እንደተመቸው አይኖርም። አንዱ አፍታም፣ አንዱ ደሃ፣ አንዱ ደግሞ ልጅ ያጣ፣ ብዙ ነገር አለ በህይወታችን ላይ እና አንዳንዴ አኪም ቤት መደኮ ስጠይቅ እግዚአብሔር ይማር ብለህ ኮንፈረንስ አትመጥ አትናንተህ መመለስ ቢያሳዝን እንኮ በሆድህ የሚያሳዝን ቃላት መቆጠብ ሄ የታመመን ሰው በመጠየቅ ጊዜ ሆነ ሞራ ሰጠ ባይድንም እኮ ለቤተሰቡ ያ ሰው ታም ለምሳሌ ታሞ በመተንፈሻም ተይዞ ሊሆን ገዛ አካባቢ ቤተሰቦች ልጆች አሉ ለነሱ እኮ ሞራቸው እንዳይነካ ያው መልካም ቃላት ተናግረህ መመለስ አንዱ ሲሆን ሁለተኛው ደግሞ በተለይ አንዳንድ ቤተሰብ ቅድም እንዳልኩት አንዱ አፍታም አንዱ ዳ እንደሚሆነው አንዳንድ ቤተሰቦች ትዳር ሳይመሰርቱ ይቀራሉ። በተለያየ ምክንያት ትዳር መስርተውም ልጅ ሳይወልዱም ይቀሩም አሉ። እንዲያውም ደግሞ ጠቅላላ አንድም ወልዶ ደግሞ በተለያየ ምክንያት ሲቀር በማህበራዊ ጉዳይ ሲመጣ በተለይ እንዳለመታደልም ሆኖ ልጅ የሌላቸውን ሰዎች ውስጥ ነገሩ ግን አዘነ ነው። ግን የምንወረው ወረው ቃላት እንያን ሰዎች ያረቃቸዋል። አንተ ልጅ የሌለህ ዘር አልባ ቀረቆ አንተ ምን ፍሬ ያለህ ሲሉት እነዛ ሰዎች አሁን ጀራቆ እየሄዱ ነው።
2: አዎ ስነ ልቦና ይጎዳል። ጎጅ ነው እውነትክ ነው።
0: በጣም አዎ ይጎዳል። ልክ ነው። እንግዲህ ሻያውም ቅድም ካለው አንተም አሁን ካልከው አንድ ነገር ስንጠቀምበት ቃሉን መምረጥና የት ቦታ ነው መቼ ነው ጊዜም ያስፈልጋል አንዳንድ ነገሮችን ለመናገርና እንዳልከው እንደው መካን ስለሆንክ ምንም ነገር እንደሌለ አድርጎ መቁጠርም ትክክል አይደለም።
3: በጣም እኛ ሰዎች ዛሬ ከማህበራዊ ጉዳይ ርቀዋል። የተማሩ ናቸው በትምህርት ምክንያትም ይሆናል የተመቸው የሰው ልጅ ምክንያት ይኖረዋል እንጂ ቤተሰብ ቢጣላ ሰው ያለ ብያ አላምንም። ነገር ግን አንዳንዴ ይሆት ብዙ ጊዜ እኛ ሰዎች እኮ ብዙ የሚረዱ የተማሩ እንዲያው ምሳሌ ይሆን ዘንድ ነው። እውነት ነገር ነው የዛሬ በሁለት በ96 ዓመተ ምህረት ትልቅ ፈረንጅ ናት ቢኒና አራን የምትባል የተላቢ ኖሪ ባሏ በእንግሊዝ ይሳሉ አስሮባት ሁለት ልጆች ወልዳ እኛ ልጆችም ደግሞ እንዳጋጣሚ ትዳር አላዙምና አንዲት የኛ ሰውነሽ እንዴት አንቺ 75 እድሜሽ ነው ልጆችሽ ልጅ አልወለዱ ያንቺ ዘር እኮ ሊጠፋ ነው አለቻት። የኛ ሰው ናት ምንድነው ያለች የኔ እናንተን መርዳቴ የናንተ ለኛ በጣም ይረዳሽ ነው የደም የተደፋ ጊዜ አብራ ሰላማዊ ሰልፍ ይዋለስሽ ማግሌ ተጠው እናንተ እኮ ልጆች ናቸው ብላ የተማረ ስለሆነ መልስ ሰጠሻቸው። ሌሎች የኔ ቢጤ ግን መልስ ለሚያጡ ከህዝቡ ይርቃሉ። እነዚህን ሰዎች ባናርቅ የኛ ያፍርዳታው እኮ ምንም አይረዳም እኮ እነሱ ማራካል ሆነ አይረዳ በሆድህም ብታዘን ማህበራዊ ጉዳይ ሲመጡ ሊረዱ ሲመጡ አይ እኮ ልጅ የለውም ይሄ እኮ ዝም ብሎ እኮ ዘር የለውም የሱ ገንዘብ እኮ ንብረት የለውም
0: ማሊበላው ነው።
3: አዎ ማሊበላው ነው። እንዲያውም ደግሞ የወንድም ልጆች ካሉ ልጆች ናቸው ያን ሰው ያችን ማቅረብ ያለባትን ጉዳት ይሌሏን የሚረብሻትን ከመጨመሩ በፊት ከነይ የኔ ልጆችም እኮ በውስጥ ስታቀርባት አንዲ ሰው ማቃት አሜሪካ ነው የምኖረው በዚህ ምክንያት የኛ ናት አሜሪካ ነው የምኖረው ከዚህ አዚህ መጣ ወዲያው ሞራዋ ተነክቶ አሁን የሷ ጓደኞች በሙሉ በሷ ህይወት ዓለም ያሉ እንደዚህ በተላጀ ምክንያት እንትኔ ቤተሰብ ያልፈጠሩ ባንድ ላይ ሆነው አገሪን ይጎበኛሉ። ወደው ሳይሆን የኑሮ ጉዳይ በድል እንውሰደው እና ሀኛው ከተራ ሰዎች ከህብረተሰቡ አዘነ ብለን የምናወጣው ቃላት በጣም ከባድ ነው። አንዳንድም ደግሞ ወልደው አንድ ወልዳ ወይም አንድ ወልዶ ይቀራል አንድ ልጅና እንኳን እንደኔ ነው እሱ ቢሞት እኮ የለሽም ይሁሉም ይልም አሉ። ለምን አንድ አርገሽው ቀረሽ ለምን አንድ በጣም ነው ይገርመኛል። እኔ
2: ይጓዳል ነው ንሰብበት በእውነት እኔ እንደነሱ እንደነሷ እንደሷ የሚላስ ብለብናስበው በውስጡ ያሰው ይህን ነገር ከኛ ምላስ የሚወጣ ጎጂ ምን ያህል ይጎዳል ከመናገራችን በፊት ማሰባለን
3: ይጎዳም ሆነ እኮ አይረዱም። ያ እነሱ የሚመለከቱ በራሳቸው ያለውን ጉዳይ ነው እንጂ ለዛ ሰውዬ ወይ ለዛ ሰተው ይጎዳል ብለው አይገነ ያዘነ መስሏቸው ነው። እዚህ ላይ እንግዲህ እንደ ወቀሰታ ሳይሆን የሚገልጡበት ቃላት ያዘነ መስሏል። ባንጣሩ ግን ያንን ሰው ያክተተው ማህበራዊ ኑሮ እያረግናቸው
0: ናቸው። በቀልድም ደረጃ ራሱ በቀልድም ደረጃ የሚነገሩ ነገሮች አሉ። ሞራልን የሚነኩ ሰዎችን የሚያስቀይሙ ነገሮች ቀልድም ራሱ አሁን ለምሳሌ ባለ የሰውነት አካል ላይ አላግባብ የሆነ ነገር ሰዎች አኩርፈው ራሱ ማይገኙበት ሁኔታ አለ። ብዙ ጸብም የተፈጠረበት ነገር አለ እንዴ? ሰው ያንን አካሉ እንድታነሳበት ካልፈለገስ አንጭር መሆኑን አትንገርብኝ ካለ ለምንድን ነው የግድ ያን ያነሳህ ከሰው ፊት ማዋረድ የሚያስፈልግና በጣም ጥንቃቄ ማድረግ አለብን?
3: ይሄን ነው ያልኩት ያለው እኮ። አሁን ለምሳሌ በዘመኑ እንደ አንዳንዴ እንጃ እንጂ ተላጀ ምክንያት ከመኖርም ይሁን ብዙ ልጆች በአካል ጉዳት ይወለዳሉ። ሲወለዱ እናትም ሆነ አባት ወደ ትምህርት ገበታ ያሽኮለኩ አልፈው ያቆማቸዋል። ምን ወብሽ ነው? ምን አግኝቶት ነው? አስፈለገ አይደለም። ያቺ ሰጥቆ እኮ በውስጧ እያሳዘናት ነው። አልፎ መሄድ ምን አለ? እነሱ ስለጠጀቁ ስላናገሯት ሳይኮሎጂ መሆን ነው አይደለም። እንሰበበት ነው በእኔ አባባል።
0: በጣም ጥሩ ሀሳብ ነው።
2: ምንም ብቻ አንተ በትውልድ አልክ እንጂ ስጦታው መቼም በሰው ልጅ በህይወቱ ይታመማል። ሆስፒታል ህክምና እርዳታ ይወስዳል። የሚድነው ይድናል፣ ማይድነው ወደማይቀረው አለም ያልፋል። በሰው ልጅ የነበረ እጣ ፈንታ ስለሆነ አሁን የታመመ ሰው ካለ ድዊ በሽተኛም እያሉ ደግሞ የሚያሸማቁ ሰዎች አሉ። እነሱ መሞታቸው አይቀርም መጨረሻ አይደለም።
0: ማይታመም የለም።
3: በትክክል ነው መገለጥከው ይሻያው። እንዲያውም አንዳንዴ እንደዚህ በተለያየ ምክንያት የአካል ጉዳት ፈጥሮባቸው ትዳር ሊመሰርቱ ሲጠይቁ አለምና ናቅሎስ እኛ በእኛ ተጋብተን ዘር እንተካሉ ሲሉ አንቺ ስንዊ ልታገቢው እሷ ሳይረውያቸው በዚህ ቦታ ግን እነዛ ሰዎች ዘተተኩ ያልፋሉ። ከሰው ባለው ሁኔታ ምን ሊያደርግልሽ? ወዳው እኮ ቢሆን ምን ሊያደርግልሽ? ኧረ ከስፍቶ ይቅርብሽ። ይሄ ሁሉ አለ
0: መታረም አለበት። ጥሩ ሀሳብ ነው አቶ ስጦታው።
3: አመሰግናለሁ።
0: እናመሰግናለን።
3: ዘርስቴሌ መልካም ቀን ለሁላችን። አመሰግናለሁ።
0: ሻያው እንግዲህ የጠዋቱ ፕሮግራማችን እየተጠናቀቀ ነው። በፕሮግራማችን ለተሳተፉ ለቴክኒክ ባለሙያችን ዮኒ ካክታ እናመሰግናለን። እንተም
2: መልካም አዲስ የትምህርት ዘመን ለመላ ሀገራችን ልጆች።
0: አንድ ሰዓት ላይ እንደገና እንገናኛለን።
2: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረን።

የተከበራችሁ አድማጮች ጤና ይስጥልን፣ እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ይሁድ ጤት በኤሉል ታብሺን ፔቫ እንደ አውሮፓ ዘመን አቆጣጠር መስከረም 1 ቀን 2006 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ማክሰኞ ነሐሴ 26 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዮናታን ካኺታ ሲሆን የስቴዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ የትምህርት ፕሮግራም እዛው ሲቀጥል ደግሞ ከወላጆች ጋር እንሆ ዛሬ መስከረም አንድ ቀን አዲስ የትምህርት ዘመን ጀመረ ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ በግምት 2,600,000 ተማሪዎች ዛሬ ጠዋት ከመዋለ ሕፃናት ጋኔላ ዲም ጨምሮ ወደ መደበኛ ትምህርታቸው ተመለሱ። የእስራኤል መከላከያ ሰራዊት ማለዳ ላይ ባዛ ከተማ ከባድ ልዩ የሆነ ጥቃት መፈጸሙን አረጋገጠ። በፋርስ ባህረ ሰላጤ ውጥረቱ ነግሷል። የኢራን መገናኛ ብዙሃን አንዲት የሳውዲ አረቢያ የነዳጅ የጫነች መርከብ በሆርሙስ ባህረ ሰላጤ አካባቢ በቁጥጥር ስር መዋሏን ገለጸች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትናንት ማታም አሜሪካ የሆርሙዝ ባህር ወሽመጥን እንደምትቆጣጠርና በርካታ የነዳጅ ምርት በዚህ ባህር በኩል እንደሚያልፍ ድጋሜ ተናገሩ። የቻይና ፕሬዚዳንት ሺ ጂንፒንግ ከአስር ዓመታት በኋላ ለመጀመሪያ ጊዜ ዛሬ በግብፅ ይፋዊ ጉብኝት ያደርጋሉ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በግምት 2,000,000 ወደ 2,600,000 የሚሆኑ ተማሪዎች ዛሬ ጠዋት መዋለ ሕፃናትን ጨምሮ ወደ አዲሱ የትምህርት ዘመን በሰላም ተመለሱ። በብዙ ሺህ ተማሪዎችም በመላ ሀገሪቱ ወደ ትምህርት ቤታቸው የቀይ ባሎን ፉፊኛ ይዘው በመምጣት ጽፋት የታዳጊዋ ሃይማኖት ካሳው መጥፋት 919 ቀናትን መሙላቱን አሳስበዋል። ዘጋቢያችን ያይል እንደዘገበችው የወላጆችና የንቁ ተሳታፊዎቹ የተቃውሞ ሰልፎች በትምህርት ቤቶችም ውጭ በመቆም በጉዳዩ ላይ የሚደረገውን ምርመራ ፍጥነት እንዲጨምር የሚጠይቁ መፈክሮችን አሰምተዋል። በዚህ እንዳለ ዛሬ ጠዋት የእስራኤል ተማሪዎች ያለ ምንም እንቅፋት በሰላም ወደ መደበኛ ትምህርት ተመልሰዋል። ከእነሱ መካከል ወደ 180 ሺህ የሚጠጉ አንደኛ ደረጃ በመጀመሪያ አንደኛ ክፍል ኪታ አለፍ ገብተዋል። ከ140 ሺህ በላይ የሚሆኑ 12ኛ ክፍል መልቀቂያ ትምህርታቸውን ጀምረዋል። በዚህ ዓመት ለመጀመሪያ ጊዜ የመካከለኛ ደረጃ ተማሪዎች እረፍት ጊዜ ቢሆንም በትምህርት ቤት ግቢ ውስጥም ተንቀሳቃሽ ስልኮችን ሞባይል እንዳይጠቀሙ ይከለከላሉ። የእስራኤል መከላከያ ሰራዊት ዛሬ ማለዳ ላይ ባዛ ከተማ ከባድ ጥቃት መፈጸሙን አረጋገጠም። የመከላከያ ሰራዊት ባዛ ስለተካሄደው ልዩ የአየር ድብደባ ሲናገር በደህንነት ኃይሎች በወታደሮቻችን ላይ የተደቀኑ ስጋቶችን ለማስወገድ ሲባል በርካታ ኢላማዎች ላይ የአሸባሪዎችን ቦታዎችን አካባቢ ደብድቧል። በዚህ ጥቃት ላይ በእስራኤል ወታደሮች ላይ ጉዳት አልደረሰም።
የፍልስጤም ዘጋቢ ከአዛ የደረሰን ዜና እንደሚያመለክተው በአዛ ከተማ ምዕራባዊ ክፍል በአሜሪካን ሆስፒታል አቅራቢያም የኃይል እርስ በርስ ተኩስም ልውውጥም ተካሂዷል። የፍልስጤም ምንጮች እንደገለጹት ከሆነ የእስራኤል መከላከያ ሰራዊት ልዩ ኃይል ወደ አዛ ከተማ ምዕራባዊ አቅጣጫ በሚገኘው የአሜሪካን ሆስፒታል አቅራቢያ ሰርጎ መግባቱን ተከትሎ ከፍተኛ የተኩስ ልውውጥ ተከስቷል። የአየር ድብደባ ደግሞ የተፈጸመ በእስራኤል ለምትደግፈው ሚሊሻ እንቅስቃሴ ድጋፍና እርዳታ በመስጠት ሂደት ሳይሆን እንዳልቀረም ቃል አቀባያችን ሽሞን ሚጃን ዘግቧል። ይህ በእንዲህ እንዳለ በሰማሪያ ቀበሌ በሚገኝ የገጠር መንደር ይሁዳያን ሁከት ፈጣሪዎች መስጊድ ያቃጠሉ ሲሆን በግድግዳ ላይ በወታደራዊ ተንተና ሮይ ሻሮን ላይ የተቃጣ ዛቻን ጨምሮ ልዩ ልዩ መጥፎ ጽሑፎች ለጥፈዋል። ስምንት የሚሆኑ ይሁዳያን ደግሞ በይሁዳ ቀበሌ በሄብሮን ተራራማ አካባቢዎች ደግሞ በተፈጸመ እሳት የማቃጠልና ከባድ የጥቃት ድርጊቶች በመሳተፍ ተጠርጥረዋል። ፖለቲካ ዘጋቢያችን ያራ ሻፒራ እንደዘገበችው በቃለ መጠየቅ ወቅት ሚኒስተር ቤን ግቢር ባወጣው መግለጫ በሊኩድ የክነሴት አባል ወይዘሮ ታሊ ጉትሌቭ ከናታንያው ጋር ከተስማሙ በኦጽማ ዩዲት ፓርቲ በተረጋገጠ ጥሩ ቦታ እንደሚመድቧቸው ደስተኛ እንደሚሆኑ ገልጸዋል። ወይዘሮ ታሊ ጉትሌቭ በስርጭቱ ወቅት ለቀረበላት ጥያቄ ሲመልሱ አላውቅም፣ ማጣራት አለብኝ፣ በባዶ አየር ላይ አልናገርም፣ ከኦጽማ ዩዲት ፓርቲ ግልጽና ጥሩ ጥያቄ ቢቀርብልኝ ደስ ይለኛል፣ ይህን ሁኔታ ደግሞ በጥልቅ አስብበታለሁ ብላለች። የደህንነት ሚኒስተር ቤን ግቢር ንግግር ያደረገው በ14ኛው ቴሌቪዥን ጣቢያ ላይ ነው። የፕሪኖክ የህፃናት ምግብ መመረዝ ጉዳይ በተጠረጠረ ግለሰብ ላይ የእስራት ጊዜ ተራዘመ። በደቡብ እስራኤል ነዋሪ ተጠርጣሪው በፕሪኖክ የህፃናት የፍራፍሬ ምግቦች ውስጥ ማደንዘዣ መድኃኒቶችን በመቀላቀል ወንጀል ተጠርጣሪ የነበረ ሲሆን ዛሬ በዋለው ችሎት የእስር ጊዜ ለተጨማሪ 6 ቀናት እንዲራዘም የኢየሩሳሌም ወረዳ ፍርድ ቤት ወስኗል። በችሎቱ ወቅትም ዳኛም የተጠረጠረው አደገኝነትና ስጋት ግልጽና ጠራጣሪ የሌለው ነው ሲሉም ገልጸዋል። የምርመራ ክፍል በኢየሩሳሌም የሚገኝ ፖሊስ የጉዳዩን ወንጀል መከላከል ክፍል ተወካይ በችሎቱ ላይ ተጠርጣሪው በመመረዝ ድርጊት ውስጥም ሆን ብሎና በቀጥታ የተሳተፈ መሆኑን ይላል ፖሊስ። ዳኛው በበኩላቸው የምርመራ ማስረጃ ተጠርጣሪ ሰዎችን ለሞት በሚዳርግ መልኩ መርዝ መጠቀም፣ በመድኃኒት ላይ ቸልተኝነትን በማሳየትና በስርቆት ወንጀሎች ላይ ደግሞ በከፍተኛ ደረጃ የሚጠረጠር ምክንያት እንዳለ ያሳያል ሲሉ አረጋግጠዋል። በፋርስ ባህረ ሰላጤ ውጥረት ነግሷል። በሆርሙዝ ባህር ሰላጤ የምታልፍ አንዲት ነዳጅ ጫኝ መርከብ ከኦማን በስተ ምስራቅ በሶስት የጦር መሳሪያ ጥይቶች ወይም ሚሳይሎች ጥቃት መመታቷን የብሪታንያ የባህር ንግድ ኤጀንሲ አስታወቀ። በሰው ላይ የደረሰ ጉዳት ባይደርስም መርከቧ ተጎድታለች። ቀደም ሲል የኢራን መገናኛ ብዙሃን አንዲት የሳውዲ አረቢያ ነዳጅ ጫኝ መርከብ በባህር ውስጥ ለማለፍ ሙከራ ስታደርግ በቁጥጥር ስር መዋሏን አስታውቀዋል። ፕሬዚዳንት ትራምፕ ትናንት ማታ አሜሪካ የሆርሙዝን ወሽመጥ ባህር
እንደምትቆጣጠርና በርካታ የነዳጅ ምርት በዚህ ባህር በኩል እንደሚያልፍ ድጋሚ ተናግረዋል። አክለውም ኢራን የኒውክሌር ጦር መሳሪያ እንዲኖራት በፍጹም አንፈቅድም ብለዋል። የአክሲዮስ ዜና ድረ ገጽ ትናንት ማታ እንደዘገበው ትራምፕ እና ከፍተኛ ረዳቶቻቸው ኢራን የራዳርና የሚሳኤል ስርዓቶቿ እንደገና እንዳታደራጅ እና በባህር መርከቦች ላይ ጥቃት እንዳታደርስም ለመከላከል በሆርሙዝ ባህር ወሽመጥ አካባቢ የተወሰኑ ጥቃቶች ለማካሄድ እያሰቡ ናቸው። በኢራን ያለው የኢኮኖሚ ውድቀት እየተባባሰ በመሄዱ በገዥው አካል ከፍተኛ ምራሮች ዘንድ ህዝባዊ ተቃውሞ እንደገና ሊቀሳቀስ ይችላል የሚል ስጋት ፈጥሯል። የዓለም አቀፍ ጫናና ማዕቀቦች የኢራን ገንዘብ ዋጋ በከፍተኛ ሁኔታ እንዲወርድና የዋጋ ንረት እንዲከሰትና የነዳጅ እንዲሁም የመድኃኒት እጥረት እንዲፈጠር አድርጓታል። አንድ የቴህራን ነዋሪ ለካን ሀዳሾ ዜና እንደገለጸው የምግብ ዋጋ በከፍተኛ ሁኔታ ጨምሯል። የመድኃኒት እጥረትም ተከስቷል። ህዝቡም ተስፋ የመቁረጥና ስለወደፊቱም ጊዜ ከፍተኛ የስጋት ስሜት አድሮበታል ይላል። የቻይናው ፕሬዚዳንት ሺ ጂንፒንግ ከአስር ዓመታት በኋላ ለመጀመሪያ ጊዜ ዛሬ በግብፅ ይፋዊ ጉብኝት ያደርጋሉ። የግብፁ ፕሬዚዳንት አልሲሲ ጉብኝታቸውን በማስመልከት ባወጡት ልዩ መግለጫ በሁለቱ ሀገራት መካከል ያለውን የሰባ ዓመታት ግንኙነታቸው ጠቅሰው በካይሮና በቤንጂን መካከል ያለውን ኢኮኖሚያዊ ትብብርና ፖለቲካዊ ቅንጅትን አድንቀዋል። ዘጋቢያችን ኡማር ሸሻር እንደገለጸው ከጉብኝቱ ጋር ጎን ለጎን የሁለቱ ሀገራት የአየር ኃይሎች የጋራ ወታደራዊ ልምምድ በማካሄድ ላይ ይገኛሉ። የአየር ጸባይ ሁኔታ ዛሬ በጥቂቱ ሙቀቱ ይጨምራል። በተለይ በተራራማ ቦታዎችና በሀገር ውስጥ አካባቢዎች ሙቀቱ ይጨምራል። ሐሙስና አርብ የሙቀቱ መጠን ይቀንሳል ተብሎ ይጠበቃል። ዜናው አበቃ።

አካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ

0: ተማር ልጄ ኢላሊ መክራል ትምርት ለድገትና ብርጽግና ብርሃን እስከሆነ ድረስ ያን ዜማ ነበር ያዳመጠን። እነሆ ዛሬ እንደ አውሮፓ ዘመን አቆጣጠር መስከረም 1 ቀን 2026 ዓመተ ምህረት አዲስ የትምህርት ዘመን በሀገራችን እስራኤል ተከፈቱ ዛሬ ጧት። ይህን በተመለከተስ መምህራን ምን ይላሉ? ከመምህር ዮሲ ደስታ ጋር ነው የሚሆነው። መምህር ዮሲ ደስታ ጤና ይስጥልን፣ እንደምን አለ?
1: ጤና ይስጥልኝ ሸሪያው ደጉ፣ እንደምን አለ ለባንደረቦች እንዲሁም ለአድማጩ ወገናችን?
0: ደህና ነን፣ እንኳን አደረሰን ለአዲስ የትምህርት ዘመን። ደህና ነን። እንግዲህ መምህር ዛሬ ጠዋት ልክ 8 ሰዓት ላይ ጀመረ አዲስ ዘመን ትምህርት። በረፍት ላይ የነበሩ ተማሪዎች ወደ መደበኛ ትምህርት ተመለሱና እንዴት ነበረ በየትምህርት ቤቱ መምህራን እንዴት አይነት አቀባበልን ያደረጋችሁ ዛሬ ጠዋት?
1: ክብሩ ይስፋና በዛሬው ዕለት ያው መስከረም 1 ቀን በየአመቱ ትምህርት ቤት እንደሚከፈተው ከሁለት ወር በኋላ እረፍት ተቆዩ በኋላ ተማሪዎች እንዲሁም መምህራን በዛሬው ዕለት ሸያው በእውነት ከሶስት አመት ጦርነት ጥላ ላይ ነበር የተከፈተው ትምህርት ቤት። በዛሬው ዕለት በተስፋ ለወደፊት ያው እንግዲህ አለን እስከ ሰኔ ያለ ጦርነት ያለ ምንም ግርግር ትምህርታቸውን በጥሩ ሁኔታ እንደሚከታተሉ ተስፋ እያደረግን እና በዛሬው ዕለት ያው በተለያዩ መገናኛ መሳሪያዎች እንደተነገረው ከ2,600,000 እስራኤል ሀገር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ ምንም እንቅፋት በዛሬው ዕለት ትምህርት ቤት ተከፍቷል። እነዚህም ተማሪዎች ተዚህ ቁጥር ያው 180,000 የሚሆን መዋለ ህጻናት ሻሎም ኪታ አሌፍ እንኳን ደህና መጣችሁ የመጀመሪያ በማለት
0: አንደኛ ክፍል ተማሪዎች
1: በመዝሙር በደስታ እንዲሁም ሽቤታ ወይም አፍጋና አልበምናል ምናልባት አልበምንም ስለተከፈተ ጥሩ ስሜት ነው። ወላጆችም ልጆችን ሲሸኙ መምህራኖችን ሲቀበሉ እንዲሁም የተለያዩ የስራ ድርሻ ያላቸው የመንግስት ባልደረቦች ሁላ በየቦታው እየተገኙ ደስታ ባለበት በጥሩ ሁኔታ በዛሬው ዕለት ተከፍቷል 2026 ዓመተ ምህረት።
0: እንግዲህ በአሁኑ እንዳልከው እንደገለጽከው መምህር በጦርነታው እስራኤል ለሶስት አመታት ጦርነት ላይ ስለነበረ ይረብሻሉ መደበኛ ትምህርት ቤቶች የተቋረጡበት ጊዜ ነበረ ባለፈው ወደዛ። አሁን ግን ይህ የተረጋጋ ሆኖ ጦርነት በሌለበት ወደ ተማሪዎች ወደ መደበኛ ተማሪዎችና አስተማሪዎች ተመለሳችሁ እና ያሁኑ የአዲስ ዘመን የአዲስ የትምህርት ዘመን እንዳንተ እይታ ምን ለውጦች አሉ በስርዓተ ትምህርቱን? እንዲያውም እንዴት ነው
1: ለመንግስት ትምህርት ቤት አገር ሰላም ሲሰፍን ሁሉም በጣም የተረጋጋ ይሆናል? ከወላጆች ጀምሮ አባቶች ያው ውትድርና አገርን ለማዳን ውትድርና ይሄዳሉ፣ ተጠባባቂ ወታደሮች ልጆቻቸው ነው የሚማሩት። ይህ ሁላ የራሳቸው የተማሪዎችንም ውስጣዊ ጥሩ ስሜት እንደሚሰማቸው ምክንያቱም ሰላም ሰፍኗል። ሌላ ሆኖ ያለነ ተስፋዬ ነው እና ተማሪዎች አሁን ሲመለሱ በየትምህርት ቤቱ በጦርነቱ ምክንያት ብዙ ትምህርት ቤቶች የተጎዱ የፈራረሱ ነበሩ። እነዚያ ታድሰው በስሜን በደቡብ የነበረው ያሁላ ውድቀት በደንብ ታድሶ በከተማ ከንቲባም የተለያዩ ቦታዎች ታድሶላቸው በዛሬው ዕለት ሲገኙ ደስ ይላል እና በዚህ አመት ያለን ተስፋ ምንድን ነው? በሀገሪቱም ሆነ በመምህራን ጦርነቱ በፊት ከሶስት አመት በፊት ተፈጥሮ የወረሽያ ኮሮና በሽታ ነበረ፣ ያም አደናቅፎት ነበር። ከዚያም ደግሞ ጦርነት እና ያም ሆኖ ደግሞ በርቀት ትምህርት በኮምፒውተር እስከሚቻል ድረስ በጦርነት ጥላ ሆኖ ቀምቅመው ያው መቼም ከመላ ጉደል ያው በዛሬው ዕለት ወደ 140 ሺህ የሚሆኑ 12ኛ ክፍል ማትሪክ የሚፈተኑ እነዚህም ተፈተኑ ደግሞ ለሚመጣው ዓመት ያው ለዩኒቨርሲቲና ለውትድርና እንደሚዘጋጁ ትምህርት ቤት ተማሪዎችን እያመረተ ወታደር ማምረት ለወታደር ማዘጋጀት ለዩኒቨርሲቲ ማዘጋጀት አዲሱ ትውልድ የሚተኩተኝ ዋናው አብይ ያለው የትምህርት ሚኒስተር በጣም ትልቅ አደርነት ስላለ የመምህራንም ቢሆን እና ያለነ ተስፋ ለወደ ታውን በፊት የነበረው በተለያዩ ምክንያቶች ያላሟሉትን በጥሩ ሁኔታ እንዲሟሉ ትልቅ አደርነት መምህራን ማንኛውም የስራ ድርሻ ያለው በትምህርት ይሰራ በሙሉ የእስራኤል ሀገር እና ጥሩ ደረጃ በሚከተለው በዚህ ዓመት በበለጠ ሰላም ሰፍኖ ያላሟሉትን እንዲያሟሉ መምህራን በሙሉ ያው ዝግጁ ነን በበጋውም በተወሰነ ጊዜ ያው ተለያየ ቅድመ ዝግጅት ሆኖ የሚያስፈልጉትን ያው በሰሚናር መልክ መምህራን በሙሉ በጥሩ ሁኔታ እንዲቀበሉና እንዲያስተምሩ ተዘጋጅቶ በዛሬው ዕለት ትምህርት ቤት ተከፍቶ በጥሩ ስሜት ተቀብለናቸዋል ተማሪዎችን።
0: በጣም ግሩም። እንግዲህ በአዲስ የትምህርት ዘመን እንግዲህ ወጣቱ ተማሪዎች ጥሩ እውቀትን የአድማስ የሚያስፋፋ እውቀትን የሚያገኙበት እንደሚሆን ሁላችን ተስፋ እናደርጋለን እና የትምህርት ሚኒስተር ጽህፈት ቤት እንደ ቀደም ሲል በዜና ከብዙ በጥቂቱ የተመለከት ነው በተለይ ለሁለተኛ ደረጃ ለመለስተኛ ሁለተኛ ደረጃ ተማሪዎቹ የሞባይል የእጅ ቴሌፎን እንዳይጠቀሙ የሚል እገዳ ጥሏል። እንዴት ታየዋለ?
1: መሳሪያ ቴሌፎን ለጥሩ ነገር ተጠቀምንበት ራሱ መምህር ማለት ነው። ብዙውን ጊዜ ግን ልጆች ልጅነት አጥቅቷቸው በጥሩ ሁኔታ ማይጠቀሙበትን ስለሆነ እርግጥ በየትምህርት ቤቱ ውስጣዊ ህግ ያወጣሉ። እርሰ መምህሮች በትምህርት ቤቱ ለተወሰነ ጊዜ ቴሌፎናቸውን በስንጉር ቦታ እንዲቀመጡ ወይም ሰብስበው ደግሞ መምህራን ሲገቡ የሆነ ሰልሳል ጠረጴዛ ላይ እንዲያስቀምጡ የሁኔታ ይጠቀማሉ ብዙውን ጊዜ። ሁኖም ደግሞ ምቸም አያስችልም የልጅነት ጠባይ አለ። ይህን በአጠቃላይ በሀገር አቀፍ ቴሌፎን ትምህርት ቤት ሲገቡ ወይም ይዘው አይግቡ የሚያጥፉ ወይም እንዳይጠቀሙ የሚለውን በመንግስት ደረጃ ይሄ ታውጆ በድምፅ ብልጫ ሆኖ የተታወጀ በእውነት ብዙውን ጊዜ ጥቅሙ ጉዳቱ ያመዝናል። ተማሪዎች ክፍል ያቀምጠው ያ ቴሌፎን ይስባለይ፣ ቤተሰብ ይደውላል፣ የተለያዩ የሚማርኩ ፎቶዎች ምናምን ያጠቃቸዋል እና ሆነ ብለው ትምህርቱን ለመከታተል በጣም ጸር ነው እና ይህን እንግዲህ በመንግስት ደረጃ ይታወጃል ይነገራል ተብሏል። ለጊዜው እርምጃ የወሰዱ እርሰ መምህሮች የትምህርት ቤት ኃላፊዎች ይህን ቴሌፎን እንዳይጠቀሙ በትምህርት ጊዜ እንዲሁም አስተማሪ ክፍል ገብቶ እዚያውም ደግሞ እርፈትም ቢሆን ብዙ ግጭት ስለሚያመጣ ይህን ቴሌፎን ጊዜያዊ ያው በትምህርት በየትምህርት ቤቱ ያላቸው ውስጣዊ ህግ ይህን እንዳይጠቀሙ ይህን ያስተላለፉ መምህራኖችም አሉ እንትን እርሰ መምህሮች እና የምንጠብቀው ምንድን ነው? በእውነት ሊማሩ ከመጡ ትምህርት ብቻ ነው። ከዚያ ተመልሰው ቴሌፎኑን መጠቀም ይችላሉ ተቤታቸው ሲሄዱ። ከዚያ እንግዲህ ደግሞ የወላጆች ኃላፊነት ነው እና በትምህርት ደረጃ እኛ መምህራን የምንለው በእውነት ቴሌፎን ባይጠቀሙ በጣም በጣም ተጠቅሙ፣ ጉዳቱ ያመዝናል። ቴሌፎን መጠቀሙ በክፍል አዩ ሆነ ብለው አይከታተሉም እና ይህን መሳሪያ ሳልተጠቀሙበት በጣም አደገኛ መሳሪያ ነው ቴሌፎን ሳልተጠቀሙበት።
0: ለጠቃሚ ጎጂነት ደግሞ እንዳለው እየነገርከን ነው። ትክክል መምሪዮሲ። አሁን ከዚሁ ጋር በዘመናዊ ቴክኖሎጂ የመገናኛ የረቀቀ ሆኖ ሳለ ህይወታችን ያቃለለ መልእክት ለማስተላለፍ በአጭር ጊዜ መልእክት የማድረስ ሁኔታ በጣም በማህበራዊ ሚዲያዎችም እንደ ዋትሳፕ በመሳሰሉ ለምሳሌ አንዳንድ መረጃዎች ሲደርሰን ነበር። ትምህርት ቤት ዛሬ አዲስ ትምህርት ቤት አዲስ ዘመን ከመጀመሩ በፊት ተማሪዎች በዋትሳፕ አማካኝነት ለአስተማሪዎቹ መልእክት እንዳያስተላልፉ የሚል ሀሳብ ቀርቦ ነበረ። ግን ወደ አሁኑ የትምህርት ሚኒስተር እገዳ እንደማይጠል ያው ተማሪዎች ለመምህራቸው በዋትሳፕ መልእክት መለዋወጥ ይችላሉ ነው ያለው። የነሱ እንደመምህር ያለ አስተያየት
1: እኔ ባለ አስተያየት እርግጥ ይሄ ቴሌፎን ዘመናዊ በእኛም እንኳን በኢትዮጵያ ህብረተሰብ ቁጣ እየተከፈተ የተለያዩ መልእክቶችን ለማስተላለፍ ሰርግን የመሰለ ወይም ደግሞ ሌላ ችግር ሲደርስ በተወሰነ ደቂቃ የዋትሳፕን ብሎ ሚስራጭና ያለው ጥቅም በጣም ከስካ አይባልም። ይሄን የመሳሰል ይጠቀማል። በትምህርት ደረጃ መምህራን ዋትሳፕ ማስተላለፉ ከክፍል ገና ይሄ ትእዛዝ ሲሰጥ ምናልባት ከሰዓት በኋላ የሚያስተላልፈው ካለ አዎ የአንድ ክፍል ተማሪዎች ቁጥራቸውን እንትን አድርጎ ዋትሳፕ መክፈት ይችላል መምህር። ምክንያቱም የሚያስተላልፈው መልእክት ታለ ፈተና ካለ ወይም የሰጠው የቤት ስራ ካለ በጀምላ አንድ ተማሪ የጠየቀው ሁላውም ይሰማዋል። ይሄንም በዚህ አይነት ደረጃ በመምህራኑ ኃላፊነት በጀምላ በአንድ ጊዜ ይሰራጫል። እያየ ካለ መልስ ሁሎች ይሰማሉ፣ ተማሪዎችን መምህሩን ይጠይቃሉ፣ ሁሎችም ይሰማሉ። ይሄ ያለው ጥሩ ጠቃሚ አድቫንቴጅ ያለው በጣም ጠቃሚ ነው። በዚህ ደረጃ እርግጥ የመምህሩ ወሳኝ ነው። ያው ዋትሳፕ በቁብጻ ከፍቶ እንደዚህ አድርገው እየንደየ ሳብጀክቱ እንደ መምህራኖች ይሄ በዚህ አይነት መጠቀም ይችላሉ። ግን እኛ ብዙውን ጊዜ ምንድን ነው ቴሌፎን ከክፍል ገብተው ሁሎችም ተማሪ ቴሌፎናቸውን በተጠቀሙ መምህሩን አያዩትም፣ የሚማሩትን አይመለከቱም በሚል ነው። እና ይህን የመሳሰሉማ ምንም ቢታወጅ በመንግስት ደረጃም ቢሆን መምህሩ በሱ ኃላፊነት ያው እየተከታተለ አስፈላጊን ነገር በዚህ ዋትሳፕ ሊጠቀሙ ከሆነ አዎ ፍቃድ ይሰጣል። ካልሆነ ደግሞ ተንኮል የሚሰሩ ልጆችን ካሉ ለይቶ የማውጣት ችሎታ አለው። ይሄ በሱ መምህራኑ በከፈተው እሱ ነው እንግዲህ ይህን መመሪያ የሚሰጥና የሚገጣቸውና የሚሰጣቸው። ይሄ ጥሩ ነው እና በዚህ ደረጃ ከአሁን ቀደም ቢሆን በጀምላ እንጠቀማለን። ግሩፕ ክፍሎች ተማሪዎች ከመምህራኑ ጋር ይገናኛሉ። ይሄ ያለው በጣም ጥሩ ጠቃሚና ለወደፊት ምንም ቴሌፎን በክፍል አይጠቀምም ቢሉም አሁን ያልኩት ነገር መምህሩ በጀምላ ከፍቶ መጠቀምና መረዳዳት እንደሚችል
0: በጣም ግሩም። ስለመገናኛ ጥቅምና ጉዳቱን ተወያየን መምህር። አሁን ወደ ማጠቃለያ ደግሞ የተሽከርካሪ መኪና እንደ ሳይክል፣ ኮርኩኔት በመሳሰሉ እነዚህ ታዳጊ ወጣቶች ይጠቀማሉ። ይህ ደግሞ በዚህ እንደዚህ አይነት መጓጓዣ ዘዴዎች እንዳይጎዱ ጉዞ ላይ ከቤታቸው ወደ ትምህርት ቤት ሲሄዱ፣ ከትምህርት ቤት ወደ ቤታቸው ሲመለሱ እንዳይጎዱ ሁሉም ወላጅ የሚፈልገው በሰላም እንዲመለሱ ነው እና ለዚህ ምን ትመክራለህ?
1: ይሄ እንደ አጋጣሚ የትራፊክ ሕግ ያወጣዋል። ለሁላችንም መኪና የምናሽከረክር ትልቅ ኃላፊነትና አዋጅ ታውጇል። ቴሌፎን በእጁ ይዞ መኪና ውስጥ እያለ ከያዘ ወይም ደግሞ ከማለፊያው ተማሪዎች ሲያልፉ ማንኛውም ሲያልፍ ቁሞ ያላሳለፈ 10 ፖይንት ይቀጣል። ያው መንጃ ፈቃዱን እንደሚቀማ በጣም ጠብቋል ህጉ።
0: መኪና አሽከርካሪ ሹፌሩን ነው አሁን ያልከው?
1: ሹፌሩን ነው ያልኩ። ይህ እንደ አጋጣሚ እንደው አልኩ እንጂ አሁን የጠየቀ ግን ተማሪዎች አዎ ኮርክኔት እንትን እያሉ በአንድ እጃቸው እየነዱ ቴሌፎኑን ይዘው የሚነጋገሩ አሉ። ከዚያው ደግሞ አስረው ያንን እያዩም የሚያስከረክሩ አሉ። በዚህ ነው እንግዲህ በሳይክል የሚጎዱ ልጆች በጣም ከፍተኛ ነው። ይሄን ደግሞ እንዴት በፖሊስ በትራፊክ ማንኛውም ተማሪ ያሽከረከረ ኮርኪኔት ሳይክል የመሳሰሉ ፈጣን እንትን ብል በኤሌክትሪክ የሚሰሩ አሉ። ያን ይጠቀሙ ካሉ እንግዲህ የፖሊስ ኃላፊነት ነው ቅጣት እንደሚሰጥ። ያው ዶክ በሹፌር እንደሚቀጣው ሁሉ ይህንም እንደሚቀጡ ነው። ይሄ በተጨማሪ እንግዲህ ወደ ወላጆች ሳይክል ያላቸው ቴሌፎን ይዘው የሚሄዱ ካሉ መጠቀማቸው አይቀርም። ያቆማሉ ሲደወልላቸው ያን እንትን ብለው በጆሯቸው ይዘው መሽከርከራቸው መቀጠላቸው አይቀርም። ስለዚህ ሳይክል እንዲሁም ኮርክኔት ከቤት ወደ ትምህርት ቤት የሚሄዱ ቴሌፎን ይዘው ከሄዱ ይህን መጠቀማቸው ስለማይቀር የወላጆች ይህን በዚህ አጋጣሚ እንዲመክሯቸውና እያሽከረከሩ ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት ሲሄዱ ቴሌፎኑን ዘግተው እንዲሄዱ ይህን የወላጆች ኃላፊነት ይሆናል። እንዲሁም ደግሞ በየትምህርት ቤቱ እንደዚህ የትራፊክ ዜሮች በድራኪም ኃላፊዎች አሉ። ይህን አስፈላጊ ነገሮች ቢትሁት ለየሌድ ይባላል። ይህን በፊልም ምሳሌ የተጎዱ ልጆችን ይህን በፊልም በጣም በጣም አስቆቂ የሆን ተመቱ የተጎዱ ልጆችን በማሳየት በቴሌፎን እንዳይጠቀሙ በየትምህርት ቤቱም ይሄም ነገር ይተላለፋል። ይሄ አጋጣሚ እንግዲህ ወዲያው አንድ በሳምንት ውስጥ አስፈላጊ የልጆችን ደህንነት ለመጠበቅ ይሄ ነገር ይተላለፋል።
0: እሺ መምህር ዮሴፍ ደስታ፣ በእውነት በአዲስ የትምህርት ዘመን እንግዲህ የማስተማርና የመማር ጥሩ ጊዜ እንዲሆን ሁላችን ብሩህ ተስፋ ነው። ለሰጠው ገለጻ በጣም እናመሰግናለን።
1: እና በዚህ አመት እንግዲህ ያው በጣም በደስታ በሰላም ያው ሰላም እንደተሰፈነበትና ከሁለት ወር በኋላ ደግሞ የሀገሪቱ ዲሞክራሲ የመንግስት ምርጫ አለ። ዲሞክራሲ ይህን በተመለከተ ተማሪዎችም ደግሞ ምሳሌ የመምረጥ የማስመረጥ የዲሞክራሲን በተመለከተ ይህም ደግሞ ይማራሉ እና ወላጆችም ደግሞ ተማሪዎችን እንዲረዱ እያንዳንዱ ያለው መብትና ግዴታ እንዲመርጥ ይህም ደግሞ በትምህርት ቤት በደንብ በዲሞክራሲ በተሞላበት ይማራሉ።
0: በዋናነት እድሜያቸው 18 ዓመት የሆኑ ተማሪዎቹ እንግዲህ መሪዎችን፣ ሚኒስትሮችን፣ የክነሴት አባላትን፣ ፓርቲዎችን የመምረጥ ዲሞክራሲያዊ መብታቸው ገለጻ ይደረግላቸዋል እያልከን ነው።
1: አዎ 12 መምረጥ መብት አላቸው። ይህን ስለ እንግዲህ መዋለ ህጻናቶችም የምርጫ የዲሞክራሲን ታንጸው እንዲያድጉ ምሳሌ በየመዋለ ሙዋጣ ታልሚዴም በደንብ ይሄውላ የምርጫ ሁኔታ ሙዋጣ ታልሚዴም ማለትም የጋን የሚማሩ ተማሪዎች ይህ ሁላ ይተላለፋሉ ይተላለፍላቸዋል አሁኑ ጀምሮ ማለት ነው። እና በዚህ አጋጣሚ እንግዲህ በሰላም ያለንን 10 ወር በሰላም በሀገሪቱ ሰላም ሰፍኖ እንደዚሁ በሰላም እንደምንጨርስ ባለሙሉ ተስፋ ነኝ። በዚህ አጋጣሚ ማዛብቶ በጣም መልካም እድል ለወላጆች ለሚቶች ያላችሁን እርዳታ እንደተለመደው ተባበሩ፣ ተከታተሉ።
0: እናመሰግናለን መምህር ዮሴፍ፣ መልካም ቆይታ።
1: መልካም

0: የተከበራቸው አድማጮቻችን፣ ከዚህ በመቀጠል የአዲሱን የትምህርት ዘመን መጀመሩን ምክንያት በማድረግ በማህበራዊ ጉዳይ ሰራተኛ እና የዮክናም ከተማ ነዋሪ ከሆነችው ከወይዘሮ ሰላማ ጋር ቀጣዩን ቃለም ጋር እናካሄዳለን እና እንዴት ነው እንዴት ተጀመረ? ወላጆችስ ተማሪ ልጆቻቸው እንዴት ወደ የትምህርት ቤት እንዴት ሸኙ የሚለው ጉዳይ ነው። ወይዘሮ ሰላማ ጤና ይስጥልን፣ እንደምን አለሽ?
1: ጤና ይስጥልኝ አቶ ሻያው፣ እንደምን አላችሁ? አዳማጮችም ሰራተኞች በሙሉ እንደምን አላችሁ? በእኔ ዘንድ ደህና ነኝ።
0: ሙሉ ስምሽን ላሟላው እንግዲህ ሰላማ ሊቃውንት ፈረደ። እሺ፣ እንዴት ነው አቀባበሉ? ዛሬ ጠዋት አዲስ ዚያዝ ነው የትምህርት ዘመን ተጀመረ፣ እንዴት ነበር?
1: አዎ እንግዲህ ያው ጥሩ ነው። አመሰግናለሁ ጋሜ ማህበራዊ ሰራተኛ ስላልከ ያው እንሰራለን እንግዲህ እጅና ጓንት ሆነን አብረን እንተባበራለን። አዎ ምንም ያው እርግጠኛ ያው ቆብደ ጽጻሊት ባንሆንም እየተባበርነ ህብረተሰቡ ደስተኛ እንዲሆን እንጥራለን አብረን በውስጥ ሆነን የማለት አንጻር ነው።
0: በማትናስ በከተማው?
1: አዎ በማትናሱ በዚያው በይሪያው በሁሉም አለነ።
0: ጥሩ
1: እና አመሰግናለሁ። አዎ እንግዲህ ተመስገን ነው። ይህን በጋ እነዚህ ተማሪዎች ህፃኖቻችን የጋኑም የቤተሰፌሩም በቸር ጨርሰው፣ እርግጥ አንዳንድ ነገሮች የሚያስከፉ ሰምተናለይ ያለፉ ማሉ፣ ነገር ግን ይሄ እግዚአብሔር ትእዛዝ ነው ብለን እንጠቀሰው። እንግዲህ ሰው ይሄ ቢሆን
0: ምናልባት
1: አንዳንድ ህፃኖች ተጎድተዋለይ ራቶች በውሃ ገብተው ነፍሳቸውን ይማረው። ያው በእኛ ሀገር ሳይሆን በሌላ ሀገር ሰምተናል። በእኛ በየኩና በርኳሸም ነው።
0: መቼ በረፍት ጊዜያቸው ማለትሽ ነው?
1: አዎ በረፍት ጊዜችን
0: ይሄ ይከሰታል። ሁሌ ወጣቶች
1: ይከሰታለኝ
0: የተጎዱትና
1: እንግዲህ እነዚህን ደግሞ እግዚአብሔር የእስራኤል አምላክ እንዲህ አድርገው ደግሞ ወደ ትምህርታቸው የተመለሱትን ደግሞ ትምህርታቸውን የኔ ታዬ ያጠናቀው አስተማሪዎች የነገሯቸውን ሰምተው አዳምጠው አስተማሪዎችን አክብረው የሚሉ ይሁን። በአሁኑ ጊዜ ትንሽ የመደማመጥ ጎደሎ አለ። ህቤት ዋናው ነገር ሲኑ እኮ ያለ ተቤት ነው። ልጆቻቸው ልጆችን እኛው ራሳችን ሳፍቶችም ሆነ ወላጆች አስተማሩ የሚልህን አዳም አንዳንድ ነገሮች ያልተቀበሉ ቃላቶች ብትሰማ ደግሞ ተሮብልህ ለመለስና አስተማሪ ለመስደብ አትቸኩል ልጅ ብለን መምከር አለብን ብዬ ነው የምገምተው።
0: እነ ወላጆች ወይዘሮ ሰላማ
1: አቤት፣
0: እኛ በባህላችን ለልጆቻችን ለወላጆች ለአስተማሪዎች ክብር ማክበር ተገቢነታቸው እናስተምራቸዋለን። እኔ የምጠይቅሽ በትምህርት ቤት መምህራን በሃይማኖታዊም ተቋም ሃይማኖታዊ ባልሆነም እንዲህ አይነቱ ግብረ ጸባይ እንዲኖራቸው ትላልቅ ሰዎችን እንዲያከብሩ ወላጆችን እንዲያከብሩ እያሉ ያስተምሯቸዋል ብለሽ ታስቢያለሽ?
1: ትምህርት ቤት አያስተምሩም። ይህን የሚያስተምሩ በጃቶች አሉት ናቸው። የጃቲ ትምህርት ቤት ነው ይህን የሚያስተምር። አሁን እኮ ይህን ምን ለወላጆች ህቤት ህቤት ጥሩት ተግባር ይዘው እንዲወጡ ህቤት ምክር የሆነ ልጆችን የማይጎዳ አስተማሪዎችም ደግሞ አሁንም ደግሞ እሱ ደግሞ እች አስተማሪ እንዲህ አለች ብለን ሳንገነፍል አንዳንድ ነገር ቢመጣ እንጠይቃለን። አንተንም እሷንም አድርገን እንጠይቃለን። ህምን ላይ ነው ችግሩ? እንዲያውም ልጁ እንዳይጎዳይ ማለት አንጻር ነው እንግዲህ እንዲያውም ሁላይ እንደዚህ ብላ ሁላይ ወደ መልካም ነገሮች ብላ ነው የሚሆን ብሎ ልጁን ማረጋጋት የበለጠ ይሆናል። አሁን እኔ እንደማስበው ከሆነ ብዙ አስተማሪዎች ለቀዋል። ይህን እኮ አስተማሪ መሆን እኮ ቀላል አይደለም። ልጆች ሲነግሯቸው አይሰሙ፣ እንዲያውም ስድብ፣ ብዙ ግጭቶች አለባቸው እዚህ

0: ሌላው ስራ ሰርቼም አልበላ ብለው ብዙ ለቋል። የጸባይ ብልሹነት እኮ አስተማሪዎችን አሰቀቋቸዋል። አሁን ስለዚህ ይሆናል ብዙ አስተማሪዎች አንሰራም ብለው ሌላ ወደ ሌላ ስራ ነው የምንፈልግ ብለው ብዙዎች የለቀቁና አሁን ደግሞ ያው በሰዓቱ ደግሞ የከፈቱት ደግሞ አሰነዚህ ምስራ ደፍል እንኳን ነው በሰዓቱ የከፈተ ሁላ ያሉት ደግሞ ሳይሸሹ ብንህን ጊዜ ብሎ እንደሆነ ምን ያሳብ ነው እንግዲህ እና መልካም ነገሮችን ለልጆቻችን ይዘው እንዲጓዙ ጥሩ ነገሮችን ወደ መልካም ነገሮች የሚመራ ሰው ሳይጎዱ እግዚአብሔርን ሳያስከፉ እኛም ሆነ ታሮችም ሆነ ይህን ስን እግዚአብሔር ይረዳናል።
1: ወይዘሮ ሰላማ ሰየ ጥሩ አሁን ቅድም በሃይማኖታዊ ትምህርት ቤቶች አልሹ በሃይማኖታዊ ትምህርት ቤት ተቋማት ደግሞ ልዩነት አለው። የሃይማኖት አክባ እንደ ሀሬዲም የመሳሰሉ በጣም አጥባቂ በሃይማኖት ወግ አጥባቂ በሆኑ በእነሱ ወደ የተማሩ የኛ ማህበረሰብ ልጆች ለምሳሌ ታሁን ቀደም ሰምተሻል ከወላጆች ቤት ደሽ እናት ያበሰለችውን ምግብ እንትናት ብሉ አለ አይደለ ከሃይማኖት ጋር በተያዘ እንደዚህ አይነት ሲሰጡ ነበር እናት ያዘጋጀችው ምግብ አትመገቡ የሚል ነገር ነበረ ግን ወደ አሁን የተሻሻለ ሄዷል መሰለኝ አይደል
0: ትክክል አሁን እኮ ብሎ እንዲያተብሎ እኮ ሀመን ላይ ተደረሰ ጠጭታተም የሆነው እደጅ ያው የዞረ ምናምኑን እየጠጣ በተላቢም ሆነ በተለያዩ ስፍራዎች የሞቱ እየተገኙ ልጆች ተደድወድ ቆም ያደረሰውም የደበድበው አልሆነ ስፍራህም ይደርሰው በተግባር ሳይደርስ በከንቱ የሚሞተው ወደዚያችሁ ሂደው እግዚአብሔርን አክብረው የፈለጉትን ብሎ እኮ አሁን እኮ ሰው እጁን እያነሳ ነው አሁን ወንድሚ እና ይሁኑልን እያለ ነው ብሊብሬራ እና እርግጥ ያው እስከሚለመድ ነገሩ ሃይማኖታችን የተቀየረ ሃይማኖታችን የእናት አባት እንጀራ እንዴት አትብላ ይባላል የማለት አዎ ነበር በትልቁ ተነግሯል። ግን አሁን ያው እንደጠቀስከው አባቴ ትክክል ብቻ ይልመዱልን ተግባር ይድረሱ የፈለጉትን ይብሉ እናትነት አባታችን ነው አይፋቅ አይፋቅ የፈለጉትን ይብሉ እየተባለ ነው። አዎ
1: በጣም ግሩም እንግዲህ በአንቺ መልከም ለማህበራዊ ተቋም ያው ማህበራዊ ሰራተኛ ነሽ ያልኩት አልተሳሳትኩም እና ማዘጋጃ አሁን የትምህርት ተቋም እኮ ነው ታውቂያለሽ የትምህርት ተቋም ነው ራሱ እንዴት ነው በዛሬ ጧት እንደው ባጭሩ ማጠቃለያ የከንቲባዎቹ የትምህርት ክፍል በዛሬው ተማሪዎችን እንዴት አቀባበል አደረጉላችሁ ባንቺ እይታ?
0: እንግዲህ አቀባበሉን ያው አልደርስ ታለው ነው እንጂ አልደረሰም ብሎ ልኳል ይባላል ሮሻኤሉ አንዳንድ ኪታዎች አልደረሰው አልደረስኩም ዛሬ ብሎ ግን ምትኩን ሰዷል።
1: ምክትሉን ሰላማ ሰላማ ጋር ያለው ስልክ ውይይት እንዲተቋረጠ በእርግጥ ወደ ማብቂያ ላይ ደርሰናል እና ለማንኛውም ወይዘሮ ሰላማ ለሰጠችው ገለጻ በጣም እናመሰግናለን። ወደ ቀጣይ ቃለ ምልልስ እናደርገው ደግሞ ቅራት ጋት ከተማ ነዋሪ ሆነችው የኪታ ያሌፍ የኪታ አንደኛ ክፍል ተማሪ በዛሬ አስገባችናት ከወይዘሮ ክብካብ አበበ ጋር ቀጣዩን ቃለ ምልልስ እናካሄዳለን። መሸጋገሪያ ሙዚቃ

0: በመቀጠል የትምህርት ዓለምን የተመለከተ የአዲስ የትምህርት ዘመን መጀመሩ ዛሬ ጧት ጀመረና በቅራትጋት ከተማ ነዋሪ ከሆኑት ከወይዘሮ ክብካብ አበበ ቀጣዩን አጭር ቃለ ምልልስ እናካሄዳለን። በእርግጥ ኪታ አሌፍ አንደኛ ክፍል በተለይ ልጆች በጋኔላ ዲባል ህፃናት የነበሩ እድሜያቸው 6 ዓመት ሆኖ ወደዚህ መደበኛ አንደኛ ክፍል ሲገቡ ደግሞ ለየት ያለ ስሜት ይኖራቸዋል። ምን እነሱ ብቻ ወላጆቻቸውን ጨምሮ ወይዘሮ ክብካብ ተናስተልን
1: እናይስተልን አንተና ይስራባል ደረሞችን እንዲሁም አድማጮችን እንኳን ለአዲስ አመት አደረሳችሁ። ልጆቻችንም የጥበብ የውቀት እንዲሆንላቸው ዘመኑ ጥሩ እንዲሆን አገራችን ሰላም እንዲሆን በሰላም አመቱን እንዲጨርስ ያርግልን።
0: አሁን በእውነት ወላጆችም በተለይ የአንደኛ ክፍል ዛሬ ሀብለው የሚጀምሩ ደግሞ እንዴት ነው? አንዲት ሴት ልጅ ኪታ አሌፍ አንደኛ ክፍል ገባች ዛሬ ጧት የሚል መደረሰኝና እንደናት እንደ ወላጅ እንዴት ነው ስሜቱ?
1: እኔ ዘንድሮ በተለይ በጣም ልይት ያለ ማለት ወንዶች ላይ ያላየው ስሜት ነው ያየው ሴት በጣም ሴት ልጆች ንቃት እንትናቸው በጣም ነው የሚገርመው በጣም ይገርመኛል ሁሌ። እና አብዛት ሳምንቱን በሙሉ ነው ቀኑን ስትቆጥር አንድ ቀን ቀረ ሁለት ቀን ቀረ ይሄው ነገር ምናምን እያለች በጉጉት ነበር የጠበቀች በጉጉት ለሊቱ እና እኔም አብራ ጉጉት ውስጥ ነው ያስገባችኝና ደስ ብሏት በቃ ማታውን ሁሉ ሳተኛ እስከምሰድ ድረስ በጣም ነው እንትን ስትል የነበረ ደስ የሚል አቀባበል ነው የተደረገላቸው። ትምህርት ቤቱን በጣም ሞቅና ደመቅ ባለ መልኩ ነው የተቀበላቸው ደስ ይላል።
0: ወላጆችን
1: በጣም በቃ ለምን የሆነ አንደኛ የመጀመሪያ ዲግሪ እንግዲህ በለው ከጋን ነርሰሪ ያለ ማወን ጋን ደግሞ በቃ እንትኑን ጠብቆ ሲሄድ ወላጅም በቃ እግዚአብሔር የሰጠውን ልጅ እንደዚህ በየአመቱ በሚሄዱበት ጊዜ የእድገት እንትናቸውና ያለውን ለውጥ ሳይ ደስ እያለው እና ደስ የሚለው ከዚህ የሀገር የተለያየሁት ነገር ይሄ ነው።
0: እሺ፣ ወደ ትምህርት ቤት ከቤት መኖሪያ ቤታችሁ ወደ ትምህርት ቤት የአንደኛ ክፍል ተማሪ ኪታ አሌፍ እጀባው ይዛችሁ አካሄዱ እንዴት ነበረ?
1: አይ ደስ ነበረ። የክፍል መምህራቸው ናት ከፊት ቀድማ እነሱ ከኋላ ተሰልፈው ደስ በሚል ሞቅ ባለ እነዚህ ደግሞ ነባሮች ደግሞ እነሱ አማማቂ ሆነው ነጭ ቲሸርት ለብሰው በቃ ባህል ነው የሚመስልና ደስ የሚል ነው የነበረ። እንደዛ ስለሆነ በቃ ልጆችም ደግሞ ገና ከመጀመሪያው ተደስተው ከገቡ ማለት የትምህርት አቀባበላቸውና ትምህርትን እንዲወዱ ያደርጋቸዋል። እራሳቸውንም የሆነ ነገር በቃ እንዳደጉ እንትን ይልታል ያስቡታል።
0: በትምህርት ቤቱ ከመኖሪያ ቤታችሁ ቅርብ በሰፈሩ የሚገኝ ነው?
1: አዎ ደስ ይላል። እዚህ እኮ ቤተሰብ በየትምህርት ቤት በየአካባቢው ስላለ አማራጮች አሉ። እኔ ካለሁበት አካባቢ አሁን ሁለት ትምህርት ቤቶች በጣም አሻሚ ቅርብ ሴንተር ቦታ ላይ አሉ ከእኔ የምኖርበት ማለት ነው።
0: እና በእግራቸው ነው የሚሄዱ ወይስ?
1: በእግራቸው
0: አሁን በርግጥ ወዘውቱ
1: ካናት ከቤት ወደ ትምህርት ቤት
0: አሁን ለሌሎች ወላጆችም በእውነት አንባንጭ ልምድ ካለክ ትላልቅ ልጆች እንዳሉ ሽርግጠኛ ነው ያደረ? አሁን በዚህ በተለይ ልጆች እድሜያቸው እስከ በዋናነት እስከ 8 ዓመት ይሆናቸው ወደ ትምህርት ቤት ሲሄዱ እና ሲመለሱ የወላጅ ጀባ የመቆጣጠር መንገድ ሲያቋርጡ ሲሉ እንዳይጎዱ በሚል እስኪ ያለሽን አንቺ በዚህ ላይ ያለሽን ምክር?
1: አዎ፣ አሁን ህጉም አለ አይደል? እስከ 9 አመት ባለው ውስጥ ወላጅ ነው መሸኘት ያለበት። ከ9 አመት በኋላ ያለ ልጅ ካለ እንኳን ሌላ እህቱንም ወንድሙንም መውሰድ ይችላል በህጉም መሰረት ማለት ነው። ግን ልጁን ምን ያህል እነሱን የመውሰድ ብቃቱን ማስተዋላቸውን ያላቸውን እውቀቱን ማወቅ ያስፈልጋል። ወላጅ ዝም ብለን ስራ ብለን እንትን ብንል ልጆችን እንደ ማን ጋር ይመጣሉ እንደገና እንዴት ብሎ ነው የሚሻገሩ ያን ካየን በኋላ ልጆችን መስደድ ተደብቀን ማየት እንዴት እንደሚሻገሩ እንዴት እንደሚሄዱ እንዴት እንደሚያስተውሉ ካየን በኋላ ከዛ በርግጠኝ እየመከርን ሲወጡ ሲመጡም ሲሄዱ ይህን ነገር ተጠንቅቀው እንዲሄዱ አስተውለው እንዲራመዱ መንገር
0: ሰከንድ ባለ ልጆችን ቀመቅጫት ነገር ጸባይ አብሯስ ያለ የነበረ ስለሆነ እንዳይሩ መኪና መንገድ በሚያቋርጡበት ጊዜ ከመኪና ዘጋ እንዲጠነቀቁ
1: ማባራጫውን ይችን ራምዞሯን ይዘው እንዲሄዱ ማድረግ።
0: አዎ ይሄን የመሰሰለ ትምህርት ቤት እኮ ቤት ውስጥ ነው አድርክብክብ ካ
1: አዎ አሁን ያውና አንደኛው ልጅ ነው እንግዲህ የሚያመጣቸው 10 አመቱ ነው።
0: አዎ
1: እሱ የዛሬ አመት እሱ ነው ይዞ ሲመጣ ስለነበር አሁን ሶስታቸው ባንድ ላይ
0: እሱ ያልሽ ባለቤትሽ ማለት ነው?
1: ሎ ልጅ ወን አለ 10 አመት ልጅ።
0: አዎ
1: እሱ ነው የሚያመጣ ነው። እንደገና ማባራት ያው ልክ በመንገዳቸው ስለሆነ ያችን እንደ ህግ በቃ ያችን ግራና ቀኝ አይተው እንዲሻገሩ መኪና መቆሙን አይተው እንዲሻገሩ ያንን ማስተማር ወላጅ
0: በጣም እንኳን
1: ለዚህ እናሱ ከኛ ነው ሁሉ ነገር የሚያዩት ከቤትም ከውጭም ለሰው ያለንን ክብር ለቤተሰብ ያለንን ክብር ለብዙ ነገር ከኛ ነው የሚወስዱ።
0: እሺ ግዜ በተሻማንና ስኬታማ ትምህርት ዘመን እንመኛለን ወዘሮ ክብካብ።
1: አዎ
0: ከክላስካት እና በጣም እናመሰግናለን።
1: አላላችሁ
0: ኦኬ መልካም ቆይታ። የተከበራችሁ አድማጮቻችን 2 ሰዓት ፕሮግራማችን መጠናቀቁ ነው። ለቴክኒክ ባለሙያችን ለዮናታን ካታ ምስጋና ይድረሰው። ምሽት 7 ሰዓት በሰላም ያገናኘን። ደህና ቆይታ።

0: Праздничные скидки в Канкун. Икра красная Изи Филлипс 429 шекелей за килограмм. Канкун Ришолицион, Ашдод, Мудин, Нетания, Бершева. Соответствует мероприятие.
1: В кулинарии очень важно выбирать качественные продукты. И, конечно, уделять внимание соусу. Майонез Махеев делает мое блюдо вкуснее.
2: Неподражаемый голос, покоривший миллионы. Сергей Пенкин в юбилейном супершоу с 4 сентября в Израиле. Не пропустите. Билеты 03-624-3867.
3: Праздник со вкусом с Маданей Мани. Салями со вкусом трюфеля или клюквы. 9,90 за 100 граммов. Печень трески натуральная. Две банки за 24,90. Чебуреки по-домашнему 24,90. Торт Рошен Киевский 54,90. Только до конца недели в Маданей Мани. В соответствии с условиями мероприятия.
4: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
5: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
4: ከምሽቱ 7 ሰዓት እስከ 8 ሰዓት
5: የሚያሰራጨው ዝግጅት እነሆ ጀመረ
6: ሰላም ጤና ይስጥልኝ ተከበራችሁ አድማጮቻችን እንደምን አመሻችኋል እነሆ የምሽቱ ስርጭታችን ይዘን ቀርበናል ዛሬ ለቱ እንደብራዩን ዘመን አቆጣጥር ዮም ችልሽ ዩርቴት በኤሉል ሄይ ታፍሽን ፔይዛይን እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 1 2016 እንደ ኢትዮጵያ ዘመን አቆጣጥር 26 2018 ነው የቴክኒክ ባለሙያችን ኢላና ዙላይ ስቱዲዮ ትረኛ አይቸው ባየነን እንደተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል በዚያን ሰዓት ስርጭት ዜና ይነበባል ወቅቱን የተመለከተ ዜና ትንታኔ እንዲሁም ካድማጭ ጋር የስልክ ውይይት ይኖረናል እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል አሁን ወደ ዜናው ወስዳችኋለሁ በቅድሚያም አርስተ ዜና ምርጫ 2026 ውጣ ውረድ የበዛበት መጣ ተባለ መከላከያ ወታደሮቹ ምርጫው ስካልፍ ድረስ በአንድ ሙዚየም ጉብኝት እንዳያደርጉ አስጠነቀቀ የዲሞክራት ፓርቲ ሊቀመንበር ያይር ጎላን ማስጠንቀቂያ ደብዳቤ ጻፉ ለማን ቆይተን ነው ያለን መከላከያ ጀባሊያ በተሰኘው መንደር በአዛ ጥቃት ማድረሱን እንደተቀጠለ ነው የሚሉት የምሽቱ ዋና ዋና ዜናዎች ናቸው ዝርዝሩን እነሆ ምርጫ 2026 ጣውረዴ በዛበት የመጣ መሆኑ ተገለጸ ተባለ ከተለያዩ ፓርቲዎችም የፓርቲ አባላቶች በራሳቸው ፍቃድ ፓርቲያቸውን ለቀው እየወጡ ነው ተባለ ይሄም አስቀድሞ በሚተየው ግምታዊ ጥናት ምክንያት በሚቀጥለው ምርጫ ቦታ እንደሌላቸው ስለሚያውቁ አስቀድሞ ራሳቸው መፈተሽ እንደሚፈልጉ በዚህ ምክንያት ፓርቲያቸውን ለቀው እየወጡ ነው ተብሏል። በተለይ በየሽ አቲድ ፓርቲ በተከናጎነው ቴቲያና ማዝሮቦስኪ የተሰኘችው በፓርቲውን ለቃ እንደምትወጣ አስታውቃለች። ቀደም ብሎም የክነሴታ አባል ዲቭ ቢቶን የተሰኘችውን በተመሳሳይ መልኩ ፓርቲውን ለቃ እንደምትወጣ አስታውቀዋል። ይህም የሚሆነው ፓርቲው ድልድል ሲሆን ወደ ክነሴት የሚያስገባቸውን እድል ቦታ ሊያገኙ ስለማይችሉ ከወዲሁ አስቀድሞ ሌላ አማራጭ መፈለግ ሳይሻል አይቀርም በማለት መልቀቃቸው ታውቋል። ይህ በዚህ እንዳለም የጽዮኖት ዳቲ ፓርቲና ሞሸ ፌግሊን የተሰኘው ፓርቲ በአንድ ላይ በመዋሃድ ወደ ምርጫ እንደሚመጡ ዛሬ ምሽት ይፋ ያደርጋሉ ተብሎ ይጠበቃል ሲል ተገልጿል። መከላከያ ወታደሮቹ ምርጫው እስከሚያልፍ ድረስ በፓልማኺም የሚገኘውን የፓልማኺም ጉብኝት እንዳሚዙየም ጉብኝት እንዳያደርጉ ታግደዋል። በሚጻዳ ቦታን ለመቆጣጠር በወቅቱ የፓልማኺም ወታደሮች ከፍተኛ ትንቅንቅ በማድረግ ከፍተኛ ጀብድ መስዋዕት በመክፈል ጦርነቱን እንዳካሄዱና መጨረሻ ላይም ሚጻዳን እንደተቆጣጠሩ የሚታወስ ነው። በቦታውም ለተሰዉ ወታደሮች መታሰቢያ ሙዚየም ተቋቁሟል። አሁን ባለው የፖለቲካ ሽኩቻ ምክንያት ወታደሮች ምርጫው እስከሚያልፍ ድረስ በእነዚህ ሙዚየም ቦታዎች በጉብኝት እንዳያደርጉ ታግደዋል። ይህም የሙዚየሙ ተዋጊዎች ሙዚየሙ ተዋጊዎቹ የተሰውት ወታደሮች መታሰቢያ እንደመሆኑ መጠን በቀኝ ክንፍ የፖለቲካ ሩተ ዓለም ተከታዮች ዘንድ ከፍተኛ ተቀባይነት ያላቸውና ድጋፍ ስላላቸው ወደ ፖለቲካው ምርጫ የሚያዛልን እንዳይሆን በማለት ከወዲሁ ወታደሮች ወደዚህ ቦታ ገብተው እንዳይጎበኙ ተግደዋል። የዲሞክራት ፓርቲ ሊቀመንበር ያይር ጎላን ማስጠንቀቂያ ደብዳቤ ጽፈዋል ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለቤትም። የዲሞክራት ፓርቲ ሊቀመንበር ያይር ጎላን ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለቤት ወይዘሮ ሳራ ኔታንያሁ በአንድ ቴሌቪዥን ጣቢያ በተናገሩት ንግግር ምክንያት ይቅርታ የማይጠይቁ ከሆነ ወደ ክስ ይሄዳሉ ሲሉ ማስጠንቀቂያ ደብዳቤ ጽፈዋል። ክሱም የሁለት ሚሊዮን ሸቅል ካሳ እንደሚጠይቁ አስጠንቅቋል። የጠቅላይ ሚኒስትሩ ባለቤት እንዳሉት ያይር ጎላን ጥቅምት 7/2023 ዓ.ም ሐማስ በወሰደው እርምጃ እሳቸው አስቀድመው ያውቁ ነበር ብለው በመናገራቸው ምክንያት እንደሆነ ተጠቅሷል። ያይር ጎላን እንዳሉትም ይህ ቀን ወደ ዘይን ቀን ወደ ውድ የዘይን ቀን ውድቀት ጠቅላይ ሚኒስትሩ ከሐላፊነት ለማውጣት የሚደረግ ጥላቻ ነው በማለት ተጠቅሰውታል። ይህ ደግሞ በእለቱ ሀገራቸውን ከጠላት ለመከላከል ጀግኖች ወታደሮቿ ልጆቿ ወጥተው የተዋጉ የተሰውላትን የነሱን ስም ማቋሸሽ ነው ሲሉ ተናግረዋል። እንደሚታወሰው ሁሉ ያይር ጎላን ጥቅምት 7/2023 ክስተቱ እንደታወቀ ከሌሎች ባልደረቦቻቸው ጋር በማለት ወደ ጦር ሜዳ በመውረድ መዋጋታቸው ይታወሳል። መከላከያ ሰራዊት በጃባሊያ በተሰኘው መንደር በአዛጥ ቃት ማድረሱን ገልጿል። የመከላከያ ቃል አቀባይ እንዳስታወቀው አንድ ሽብርተኛ ጸረ እስራኤል እንቅስቃሴ ያካሄደ እንዳለ ጥቃት እንደደረሰበት ገልጿል። የሽብርተኛም ሐማስን እንደገና ለማደስ ለማቆርቆር ከፍተኛ ጥረት እያደረገ እንደነበርና በተለይ ደግሞ ጸረ እስራኤል እንቅስቃሴዎችን እየወሰደ በተለይ ጋዛ ውስጥ የሚገኙ የመከላከያ ሰራዊት አባላት ላይ ጥቃት ሽብር ፈጠራ ድርጊት ለማድረግ ከፍተኛ ጥረት እንቅስቃሴ ሲያደርግ እንደነበር መከላከያ እንደደረሰበት የመከላከያ ቃል አቀባይ አስተውቋል። መከላከያ ሰራዊት በአዛ የሚወስደው እርምጃ እንደቀጠለ ሲሆን ቀደም ብሎ መከላከያ በአዛ ሰርጽ በአንድ የሐማስ ከፍተኛ ባለስልጣንን በቁጥጥር ስር ማዋሉ ገልጿል። ይህን ተከትሎም ሐማስ እንዳስታወቀው የኒህ ከፍተኛ ባለስልጣን በቁጥጥር ስር መዋል የተደረሰበትን የተኩስ አቁም ስምምነት የሚጻረርና አደጋ ላይ ይጥላል ሲሉ መናገራቸውን ይህም በካታር የሚሰራጨው አልአረቢ በተሰኘ ጣቢያ አስታውቀዋል። በቁጥጥር ስር የዋሉት ቀንደኛ ሽብርተኛ ፍልስጤም መሪም የሐማስ መሪ አራት ፍልስጤሞችም በወቅቱ መገደላቸው ተገልጿል። ይህ በዚህ ተገልጿል። የ12 የእስር ቤት ሰራተኞች በቁጥጥር ስር እንደዋሉ ተገለጸም ተከሰዋል። ሰራተኞቹም የተከሰሱት የአንድ የደህንነት እስረኛ 8 እስረኞች ላይ ባደረሰው ጥቃት ተከትሎ እንደሆነ ተገልጿል። የእስር ቤቶች አዛዥ እንዳለውም ጉዳዩ የተከሰተው ከሱ በፊት በነበሩት የእስር ቤት ኃላፊ ጊዜ እንደሆነ በማስታወቅ ነገር ግን በአሁኑ ሰዓት በተለይ ጥቅምት 7/2023 ክስተት በኋላ እስረኞች እርስ በራሳቸው ይደባደቡ እንደነበርና አንዱ እንዲያውም የእስር ቤት ሰራተኛ አንዱን እስረኛ ክፉኛ በመደብደቡ እስረኛው በወቅቱ በቦታው በእስር ቤት በሚገኘው ክሊኒክ የመጀመሪያ እርዳታ ከተደረገለት በኋላ ሶሮካ ወደሚገኝ ሆስፒታል ተወስዶ ሕክምና ሲከታተል እንደቆየ ህይወቱ ማለፉ ታውቋል። እንደሳቸው አባባልም ይህ የእስር ቤት አዛዥ እንደተናገሩትም በዚህ ምክንያትም የወሰዱት እርምጃ የእስር ቤቱ ሰራተኛም ከስራው እንዲባረር መደረጉን አስተውቀዋል። የገንዘብ ሚኒስትር በጻለል ስሞትሪች የንግድ ባንክ የእስራኤል ባንክ የወሰደውን እርምጃ አወደሱ ተባለ። ሚኒስትሩም በጻለል ስሞትሪች እንዳሉትም የእስራኤል ባንክ የወሰደው እርምጃ አወድሰዋለሁ፣ አመሰግናለሁ። ምክንያቱም ባንኩ የወሰደው እርምጃ በተለይ በአሁኑ ባለንበት ወቅት ወለዱን ማውረዳቸው እጅግ ተገቢና ለማህበረሰባችን ጠቃሚ ነው ሲል ተናግሯል። በተለይም የእስራኤል ባንክ የሚጠይቁትን ወለድ የእስራኤል ባንኮች የሚጠይቁትን ወለድ ለሶስተኛ ጊዜ በተከታታይ ማውረዱን አድንቀዋል። ሚኒስትሩ ጨምረው እንዳሉትም ይህ የርቢቱን ወይም ወለዱን መውረድ እንዳለበትና በሂ አሁንም ቢሆን የወለደው ወለዱን መቀነሳቸው አነስተኛ ነው፣ ወደፊትም በሰፊው ይህን ሊከተል ይገባል ሲሉም ከወዲሁ አስጠንቅቀዋል አስገንዝበዋል። በመጨረሻም የሙቀቱ የአየር ጸባይ ሁኔታ የሙቀቱ መጠኑ ይጨምራል። በተለይም በተራራማዎችና በኮረብታዎች አካባቢ የሙቀቱ መጠን ይጨምራል ላሉ ምናልባት አልፎ አልፎም ይዝናብ ሊጥል ይችላል የሚል ግምት አለ። በነገው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 32 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 31፣ ሃይፋና አካባቢዋ 31፣ ቤርሰባና አካባቢዋ 34፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 39 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ተመራማሪዎች። ክብራትና ክብራን አድማጮቻችን የሰዓቱ ዜና እስካሁን ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እስከ ስርጭታችን ፍጻሜ ድረስ ተከታተሉ እንላለን። በተለይ በአሁኑ ሰዓት ደግሞ ወቅት የፖለቲካ ወቅት የምርጫ ወቅት ስለሆነ ፖለቲከኞች አንዱ ካንዱ ጋር መዋሃዱን እንደቀጠሉት ነው። በተለይ አሁን በከፍተኛ ደረጃ እየተነጋገርበት ያለው በቀኝ ክንፍ የፖለቲካ ርዕዮተ ዓለም ተከታዮች ትራንሽ ፓርቲዎችን ባንድ ላይ ለመዋሃድ ጥረት እየተደረገ ነው። እስካሁን እንደደረሰን ዜና ቀደም ሲል እንደቀጠስኩትም በጻለል ስሞትሪች የሚመሩት ፓርቲና ሞሼ ፌግሊን የሚመሩት ፓርቲ ባንድ ላይ ተዋህደው ወደ ምርጫ እንደሚሄዱና እንዲያውም በቅርቡ የተቋቋመው የቪንተር ፓርቲ ለሶስተኛ ሶስቱን ፓርቲ ባንድ ላይ ለማዋሃድ ጥረት እየተደረገ ነው የሚል ዜና ይፋ ወጥቷል። ያም እንግዲህ ወደፊት የምናየው ጉዳይ ነው። አሁን በመርጫው ዙሪያ ያለን በሊኩድ ፓርቲ እንደምናየው ከሆነ ጉትሌቭ ምናልባት የሊኩድ ፓርቲ በመሰናበት ወደ ኡጽማ ዩዲት ወይም ቤንጊቢር ወደሚለው ፓርቲ ልትቀላቀል ይችሉ ይሆናል የሚል ዜና እየተሰራጨ ይገኛል። በዚህ ዙሪያም ጠቅላይ ሚኒስትር ቢናሚን ናታንያሁም መንገዱን ጨርቅ ያርግልሽ እንደሚሏት እየተገለጸ ይገኛል። በማከታተልም በተለይ በዓለም ደረጃ ስንመለከተው በአንድ የሰው አልባ በሚበሩ ጥቃቅን አውሮፕላኖች ወይም ካትባም እያልን የምንጠራው በዕብራይስጥ አነጋገር ፖሊን ውስጥ በአንድ ቦታ ላይ በዚህ ላይ ጀርመን ውስጥ በአንድ በእንደዚህ አይነት የሚፋል ማለት በእንደዚህ አይነት ፋብሪካ ላይ ቃጠሎ የእሳት ቃጠሎ እንደተነሳና በከፍተኛ ደረጃ ጉዳት እንዳደረሰ የተገለጸ ነው። ወደ ኋላ ካይ ምናልባት ሰፋ ያለ መረጃ ሲኖር እናንቀርብ እንችላለን። የውጭ ጉዳይ ሚኒስትር ጊዶን ሳር በተለይ ብሪታንያ በእስራኤል ላይ ማዕቀብ የምትጥል ከሆነ እኛ ደግሞ አጠፌታውን ማዕቀብ እንጥላለን ሲሉ ከወዲሁ እያስጠነቀቁ ይገኛሉ። እንደሚታወሰው ሁሉ በተለይ በይሁዳና ሰማርያ አካባቢ በሚደረጉት እንቅስቃሴዎች ምክንያት አሁን አዲሱ የተመረጠው የብሪታንያ መንግስት ምናልባት በእነዚህ ቦታዎች ላይ ማዕቀብ ይጥላል ተብሎ የተጠበቀ ነው። ዛቻም ሳይሚይዛተ እንደሚገኝ ተገልጿል። በትናንትናው ዕለት በአንድ የቴሌቪዥን ጣቢያ የጠቅላይ ሚኒስትር ቢናሚን ናታንያሁ ባለቤት ሳራ ናታንያሁ የተናገሩት ንግግር እጅግ በጣም መነጋገሪያና የሚያስቆጣው ሆኗል። በዚህም የዲሞክራት ፓርቲ ሊቀመንበር ያይር ጎላን ለሳራ ናታንያሁ የላኩት ደብዳቤ ይቅርታ የምትጠይቁ ከሆነ ይቅርታ ይጠይቁ፣ አለበለዚያ ግን 2 ሚሊዮን የሸቀል የሚደርስ ክስ እመሰርታለሁ። ይህ የስም ማጥፋት ዘመቻ የባለቤቶን ክስተት ወይም ውድቀት ጥቅምት 7/2023 የወደቀውን ክስተት ሐማስ ያደረሰብንን በደል ለመሸፈን የሚደረግ ጥረት እንቅስቃሴ የስም ማጥፋት ዘመቻ ነው በማለት በከፍተኛ ደረጃ በመቆጣት የጻፉት ደብዳቤ ምላሽ እየጠበቁ ነው። የጠቅላይ ሚኒስትር ባለቤት ይቅርታ ይጠይቁ ይሆናል ወይስ አይጠይቁም? ቆይተን የምናየው ጉዳይ ይሆናል። ክብራትና ክብራን አድማጮቻችን፣ አሁን በማከታተል ደግሞ ባልደረባ የሰጠኝ ዘመን ያዘጋጀው ሳምንታዊ ፕሮግራም በተለይ የኢትዮጵያ ይሁዶች የእደ ጥበብ ማዕከል የሚያገለግል የሚሰራ አንድ ግለሰብ በሱ ዙሪያ ምን እንደተደረገ ምን እየተደረገ እንዳለ እሳቸውን የስራ እንቅስቃሴ በማስመልከት ሰፋ ያለ ዝግጅት አዘጋጅተናል። ይሄው እሱና ድምጽና እንመለሳለን። መልካም ቆይታ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራም በኢትዮጵያ ይሁዳን መንግስታዊ የቅርስ ጥበቃ ማዕከል የቤተ መዛግብት ክፍል ሰራተኛ ከሆነው አቶ አበጀ መዳኒ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ተገኝቷል። እንደምን አለህ?
1: እግዚአብሔር ይመስገን። እንዴት አለህ?
0: ሰላም ነው ወይ?
1: ሰላም ነው።
0: እንዴት ነው? እንዴት አገኘው ስቱዲዮአችን? ካሁን በፊትም ነበርክ?
1: አዎ፣ ካሁን በፊትም ነበርኩ። በጣም ጥሩ ነው፣ ደስ የሚል ነው። ያው መስፈርቱን የጠበቀ ዘመናዊ የሆነ ስቱዲዮ ነው እና በጣም ደስ ይላል። እኔም ስለጋበዛችሁኝ አመሰግናለሁ።
0: እናመሰግናለን። እንግዲህ የኢትዮጵያ ይሁዳውያን ይዘዋቸው የመጡ የተለያዩ ቅርሶች፣ ባህሎች አሏቸው። እነዚህን ደግሞ በመንግስታዊ ደረጃ መጠበቁ ከፍተኛ ድርሻ እንደሚሰጠው ሁላችንም እናውቃለን። በበቂ ሁኔታ ያልተሰሩ ብዙ ነገሮች እንዳሉ ደግሞ ይነገራል። አንተም በዚህ ዘርፍ እንኳን አሁን ከቅርስ ማዕከል ሳትሰራም በራስህ ጊዜ ብዙ እንቅስቃሴ ስታደርግ ነበርና አሁን አጠቃላይ በምሰራበት በዚህ መስሪያ ቤት ምንድን ነው የስራ ድርሻ?
1: እሺ፣ አመሰግናለሁ። ያው እንግዲህ እኔ የስራ ድርሻዬ በቤተ መዛግብት ውስጥ ነው የምሰራው። ቤተ መዛግብት ያው የታሪኮችን፣ ሰነዶችን፣ ዶክመንቶችን፣ ፎቶዎችን፣ ቪዲዮዎችን፣ ታሪካዊ መጽሐፎችን ማሰባሰብ ነው። እንዲሁ በእስራኤል ሀገር ብቻ ሳይሆን ከእስራኤልም ውጭም በተለያዩ ወደ ሰሜን አሜሪካም ወደ አውሮፓም እንዲሁም ኢትዮጵያም ብዙ ብትንትን ያሉ የእኛ ተንቀሳቃሽ ቅርሶች እንበላቸው አሉ። ስለዚህ ኢትዮጵያ ውስጥም ነጮችም እየመጡ የቀረጹት ብዙ ነገሮች አሉ፣ እስራኤላውያን አይደሉም በውጭ ሀገር የሚኖሩት እና ቤተ መዛግብቱ ያንን በማሰባሰብና እንዲሁም ደግሞ ያጠባበቅ መስፈርትና ደንብ አለው። ይሄ የቤተ መዛግብት እንዲሁም በዓለም አቀፍ ማህበር እንቅስቃሴም አለው። በዛም በኩል አርኪዮን ይባላል፣ ረሽሙት የሚባል ነገር አለ። ያንን በስነ ስርዓቱ ለምሳሌ ያጠባበቁ አያያዙ አሁን የኛው ቤተ መዛግብት ቴምፕራቱራ ወይም ደግሞ እነዛ ቁሳቁሶች እንዳይጎዱ
0: የማድረግ
1: የአየር ጸባይ ው ስለዚህ ምሳሌ ማዝጋኑ ሁሌ 24 ሰዓት የሚሰራ በተወሰነ ቴምፕራቱራ ላይ ያለ አለ፣ አይጠፋም ያለ። ስለዚህ እዛ ውስጥ ያሉት ዶክመንቶች በሙሉ በስነ ስርዓቱ መጠበቅ አለባቸው። አብዛኛውን ጊዜ እኛ ብዙ ልምዱም እውቀቱም ስላልነበረን ነገር ግን ጥንታዊ ፎቶዎች፣ ቪዲዮዎች ወይም ደግሞ መጽሐፎች በተለይ ስለዚህ አሁን የጥንታዊ ነገር ልክ አሁን አንዳንድ እንጀራውን በእጃችን ስንነካው የሸበርራር እንደዛ ነው እና ጥንታዊ ነገሮች በተለይ የብራና ነገሮችም በስነ ስርዓቱ መያዝ አለባቸው፣ መጠበቅ አለባቸው። ዋናው ደግሞ አላማ ደግሞ ይህን ለወደፊቱ ለጥናትና ለምርምር እንዲሁም ለማህበረሰቡ ለማቅረብ ነው። ይሄ ነው
0: በጣም ትልቅ ስራ ነው። አሁን በኢትዮጵያ ይሁዳውያን የቅርስ ማዕከል ጥበቃ የሚደረግላቸው ወይም እናንተ እያሰባሰባችሁ ወደ ሙዚየም የምታስገባቸው ነገሮች ምን ምን ናቸው?
1: ቅድም እንዳልኩት ነው፣ ይሄ ሚስማኪም ይባላል፣ ሰነዶችን እንደዛ አይነቱ የቤተ እስራኤል ጉዳይ ባስመለከተ ነው። ስለዚህ ስለ ቤተ እስራኤል ታሪክም ስለ አሊያው ጉዳይም ወደዚህ ሀገር የመምጣቱ ጉዳይ ኢትዮጵያ ውስጥ በነበርንበት ስለ ሃይማኖቱ ስለ ባህሉ ቅድም ያልኩ ነገር ነው። እንግዲህ ያው ቪዲዮዎችን ምስሎችን በመሰብሰብ ሰነዶችን፣ ብዙ ጽሁፎችን በተለያዩ ቋንቋዎች እነዛን ማሰባሰብና እንዲሁም ደግሞ ማንኛውም ለወደፊቱ ጥናትና ለምርምር ለማድረግ እናንተም እንደ ሬዲዮ ጣቢያ ስለ ኢትዮጵያ ቤተ እስራኤል አንድ ነገር ለመዘገብ ከፈለጋችሁ ከኛ በመምጣት በማየትም አስፈላጊውን ነገር ልትቀበሉ ትችላላችሁ። ስለዚህ ዘርፈ ብዙ ነገር ነው። ማንኛውም የቤተ እስራኤል ቁሳቁስም ሆነ በነገራችን ላይ ስፌት ሊሆን ይችላል፣ ሸክላ ሊሆን ይችላል። እነዚህንም በሙሉ ደግሞ ያው የሚዳሰሱ ቅርሶችን እነዚህም የማሰባሰብ ነው። ስለዚህ ሁሉንም ነገር ነው ከሞላ ጎደል።
0: በጣም ጥሩ ነው። እንግዲህ የኢትዮጵያ ይሁዳውያን ይዘዋቸው የመጧቸው እንዲሁም በኢትዮጵያ በተለያዩ ቦታዎች የቀሩ ብዙ ቅርሶች አሉ። የመጡትን አሁንም በሰዎች እጅ እንዳሉ ይነገራል። አንዳንዶች ተሰብስበው በሚገባው ቦታ አሉ። እንደው ለሌላው ተደራሽ ለማድረግ እነዛን ኢትዮጵያ የቀሩትን በማሰባሰቡ እዚህ ያሉትንም ደግሞ በአንድ በሙዚየም የማድረጉ ሂደት አስቸጋሪ ነው። ብዙ ተሰርቷል፣ ግን አሁንም ይቀራልና እንዴት ነው እናንተ ከኢትዮጵያም እዚህም በዓለም ላይም ለማሰባሰብ ጥረት ብታደርጉት? ብዙ ሰራተኛ አላችሁ ወይ በየቦታው?
1: ጥሩ ጥያቄ ነው። በነገራችን ላይ ያው ዛሬ መስሪያ ቤቱን ወክዬ እኔ ብቻ መጣሁ እንጂ ስራ አስኪያጁም አለ፣ አቶ ይሳስካር መኮንን። በጣም ታዋቂነትና በውትድርናም ከፍተኛ ማዕረግ የነበረውና እንዲሁም በተለያዩ ሙያዎች ከፍተኛ ኃላፊነት የሰራ ነውና ስለዚህ እኔ ብቻ ሳይሆን ለምሳሌ የጥናትና ምርምር ክፍልም አለ። የተሰበሰቡም ደግሞ በዩኒቨርሲቲ ደረጃ በአካዳሚ ደረጃ ጥናትና ምርምር እንዲካሄድ ለምሳሌ አሁን በዛ ገጣሚ ቤንጓሪዮን የተለያዩ ዩኒቨርሲቲዎች ግንኙነት አለን ስለዚህ የቤተ እስራኤልም ታሪክ ጥናትና ምርምር እንዲካሄድ አሉና እንዲሁም ደግሞ መርከዝ መባክር የሚባል አሁን ሰዎች እየመጡ እንዲጎበኙ ከዛ ነው ሞን ያለበት ስለዚህ ኢትዮጵያ ለምሳሌ አሁን አብዛኛው ነገር ዛሬ ይሄ ቴክኖሎጂውም ያግዘናል ምክንያቱም ለምሳሌ አሁን ጀርመን ያገር ያለ የሆነ መጻፍ የቤተ እስራኤል ግዴታ ወደ ጀርመን መሄድ ማያስፈልግም ማለት ይቻላል ምክንያቱም መሰለህ የዲጂታሊያ ወይም ደግሞ ዛሬ ወደ የስካን እየተደረገ አዎ በዛ መልኩ ነው ግን ያው ይሄን ነገር ለማድረግ ያው ሰራተኞችም አሉ እኔ ብቻ ማደላውም አስፈልጊ ከሆነም እምንልባቸው ቦታዎች ለወደፊት እንደዳለን ግን አሁን ከኛ ማህበረሰብም ያው በዚህ ጉዳይ እስካሁን ድረስ ብዙ ሰዎች እየሰጡን አሉ። ለምሳሌ አዳሪ ትምህርት ቤቶች ብዙ ፎቶዎችን በአዲስ ገብነታችን ስንማር ቪዲዮዎችን በአሊያ በኩል ተሳትፎ የነበራቸው የተለያዩ መስሪያ ቤቶች እየሰጡን አሉ። ነጮችም ብዙ ነገሮች ከኛ ማህበረሰብም ግን ገና ብዙ ያልተሰበሰበና በስነ ስርዓቱ በአግባቡ የማይጠበቅ ብዙ ሰነድ አለ። ስለዚህ ወደዚህ መስሪያ ቤት በነገራችን ላይ ማንኛውም ደግሞ ወደኛ ሲያመጣን ህግና ደንባለን። ለምሳሌ አሁን በለማርኸናውት ይጉዳርኸናውት እስራኤል የሚባላል ያለማቀፉም አለ። ህጎች አሉ ደንቦች አሉ። ስለዚህ እያንዳንዱ ለምሳሌ አሁን ፎቶ እኔ በተማርኩበት መሰረት በዚህ ለማርኸናውት ምንድነው በዛ ፎቶ ሞን ዶክመንት ማን የጻፈው መቼ ተጻፈ ሐሳቡ ምንድነው የሚለውን ማታዳታ በሚባል በዛ እናስተካክለው ማለት ነው። ስለዚህ ያያዙ በጣም ጥሩ ነው።
0: ስለዚህ ያገዛ አይደለም በአንዳንድ ነገሮች
1: AI አው ያግዛል ከመላ ጎደል AI መሰለህ አሁንኛ ቅድም የጀመርኩት ማንኛውም ሰው አሁን ወደኛም ሲያመጣ እምናስፈርመው ወረቀት ማለት ያቱም የመንግስታዊ ተቋም በመሆን እንዲሁም ደግሞ ለዓለም አቀፍም ህግም ማንኛውም በስነ ስርዓቱ ለምሳሌ አንድ ሰው ራሱ ፈቅዶ በፍቃዱ መሆኑን ያንን ደግሞ ይሄ መንግስታዊ መስሪያ ቤት ለጥናትና ለምርምር እንደሚያውለው ያን ፎቶም ሆነ ማንኛውም መጻፍ የሚሰጠን ሰው መፈረም አለበት
0: መፍቀድ አለበት
1: አዎ መፍቀድ አለበት። ስለዚህ አሁን AI ያልከው ነገር አንድ በኩል ያስቸግራል ምክንያቱም እንደው ይሄ ዙህየት ይወጥረም የሚባል ነገር አለ። በዙህየት ይወጥረም ለምሳሌ ያው ብዙም
0: የፈጠራ ባለቤት መብት
1: የፈጠራ ባለቤትም እንዲሁም ደግሞ ዛሬ ታቃልህ ይሄ ፌክ ወይም ደግሞ የሚያስመስል ነገርም አለና ከመላ ጎደል ያው በዚህም የጉዳርኸናውት እስራኤል በየጊዜው የሚያወጣው
0: መመሪያ አለ
1: ወይም ደግሞ ኩርሶች አሉ እዛም ከመላ ጎደል የመሳተፋል ማለት ነው።
0: አሁን እንግዲህ ዙሮ ዙሮ ቅርሶቻችን የተለያዩ የኪነጥበብ የባህል ቅርሶች እንዲሰባሰባሉ በመጨረሻም ሌላው ማህበረሰብ ወይም ደግሞ ኢትዮጵያውያን ራሳቸው እንዲያዩት የማድረግ ነው ዋናው አላማና እንዲህ ነበርን እንዲህ ስናደርግ ነበር ነው አይደለም ታሪክን የመጥቀስ ሁኔታ እንዴት ነው ለጎብኚዎች አመች ሁኔታዎች የሚፈጠራውን በመሰሩበት አንተ በመታገልበት ማዕከል
1: አንደኛ ድረገጻችን አለ። በነገራችን ላይ ድረገጹ እዛ ውስጥም ገፍቶ ብዙ በርካታ ታሪካዊ ፎቶዎችም አሉ ሰነዶችም ቪዲዮዎችም አሉ። ስለዚህ ድረገጹ ውስጥም ገብቶ የማየት የማንበብ በአማርኛ እንግሊዘኛ ኤብራይስጥና በትግርኛ ቋንቋ አለ ድረገጻችን ላይ። እንደገና ይሄን ነገር ከመላ ጎደል ደግሞ እንዳልከው መርከዝ መባክር የሚያልኩት ነገር አለ። በቅርብ ጊዜ አሁን ከዛ ከቦታው እኛም እንቀመጠው ኢየሩሳሌም ነው እዚህ ቢኒያኒ አውማ 6ኛ ፈቅ ነው እዛ አዳራሽም አለን
0: ቀርባቸው አልማከረ
1: አዎ አዳራሽም አለንና በየጊዜው ለሰዎች የሚሰሰቡት ለምሳሌ ባለፈው ወር ማለት ነው የቀሳውስቱ ጉባኤ ነበርን ያካሄድ ነው አንድ ቀን ተኩል ያክል ከዛ ነው እነሱም የተለያዩ መንግስት ባለስልጣንም እኛ በማምጣት ቄሶች ጋር በመመካከር ያደረግነው ከዛው ነውና መስሪያ ቤታችን ብቻ ሳይሆን የመሰብሰብ እንዲሁም ደግሞ እዛ የሚታዩ ቅርሶችም አሉ የተለያዩ የቤተ እስራኤል ፎቶዎችንም ያስቀምጥናቸዋልና በዚህ መንገድ አለ። ከዛን ግን አልፎ በነገራችን ላይ ያው ታሪካችን ከኛ ማልፎ ቅድም ያልኩ ነገር አለ ነጮችም አሉ ለምሳሌ ጥናትና ምርምር ለማድረግ ከኛ ማህበረሰብም አሉ እና ግን ዋናው ነገርኛ ፍቃድ ህጉ የፈቀደልን ነው ወይም ባለቤቱ የፈቀደልን በደረጃጻችን ያው ለማህበረሰቡ መንግስታዊ ተቋም ስለሆነ በመንግስትም ሆነ ነገር ለማህበረሰቡ የማቀረቡ በጣም
0: አስፈላጊ ነው። አብረታው ተገንቶስ የመጎብኘት እድል አለ ወይ ለጊዜው?
1: አዎ እሱን አሁን ልናመቻች ነው በቅርብ ጊዜ። ስለዚህ እሱንም ደግሞ ያው ይሄንም የሚያካሂደው
0: ነገር ነው። አዎ ፕሮጀክት በተለይ እና አይነት ነገር እንደው ባህላችን ሴታችን እንደው መደረግ አለበት።
1: አዎ እዛ የፕሮጀክትና የአድራሻ የሚባል ነገር አለ። ባስም እናልባት ለወደፊቱ ሊቀርብ ይችላል። በደንብ አርጎም ያስረዳሉ ይያለው። ስለዚህ ይሄንም አሁን እየሰራንበት እኔ ያለ በተለይ አሁን ስራ አስካዳችን በስራ ወነው ስራ አስካጅ በዚህ ላይ ከፍተኛ ስራ እየሰራ ነው። ስለዚህ ይሄንም በቅርብ ጊዜ እናሳውቃለን። ይመቻቻል።
0: ጥሩ። አሁን የኢትዮጵያ ዩዳን ቀሳውስት ጾለት እንደተቀረጸ አብዛኛውን እናቃለን። ካሁን በፊትም በስሩ ሲሰሩ የነበሩ ሰዎችን ቃለ ምልልስ አድርገናል። እሱስ ከዚህ ውስጥ የሚካተት ነው?
1: አዎ ኢትዮጵያ ቤተ እስራኤል እሱም ይካተታል። በነገራችን ላይ ባለፉትም ኢትዮጵያም ድረስም አንድ ፈረንጆች የመጡት የጥንታዊ ካናቶችን ወይም ዝማሬ የሚቀዱም አሉ። ሁሉንም አሁንም መርካዙም በተለይ መርካዙም ደግሞ የሚቀርጻቸውም አሉ። እኛ የነበረውን ከሌሎቹ መሰብሰብ ብቻ ሳይሆን እኛ የምንፈጥራቸው ነገሮች አሉ። ሰዎችን ቃለ መጠየቅ የማድረግ ወደዚህ ሀገርም ሲመጣ ኢትዮጵያ ማህበራዊ ኑሮ እንዴት እንደነበረ የሚለውን እንዲሁም ደግሞ ያው ጾሎቱም ሆነ የተለያዩ ነገሮችን እንቀርጻለን እየቀዳን ነው። ያንንም በሙሉም እንሰበስባለን። ከዛም አልፎ ደግሞ ለምሳሌ አሁን ያው ስግድ በዓልም ባስመለከተ ያው ኢየሩሳሌም የዚህ መስሪያ ቤት ማለፍነት ተስሮ የሚያዘጋጀው ስለዚህ አሉ። እኛ የምንፈጥራቸውም ነገሮችም አሉ። እንዲሁም ደግሞ የጸሎቱ ጉዳይ ያው በርካታ ሰዎች የሚያካሉበት ነው። እኔም ከመላ ጓደለ በርካታ መሰታትም አንዱ ጥናትና ምርምር መጽሐፎችም ደግሞ ብዙ ጉዳይ ሰጥም ያለውና ስለዚህ ጠቅለል ባለ ሁኔታ ግን ይሄ ቦታ ለሁሉም ምንጭ እንዲሆን ነው። አየው የተፈታተነውን በሙሉ በእስራኤል ሀገርም ከእስራኤል ውጭም ያለውን አንድ ማዕከል ውስጥ በማሰባሰብ ለህብረተሰቡ የማቅረብና ለጥናትና ለምርምር ክፍት ለማድረግ ነው።
0: ጥሩ ነው። በጣም የሚመሰገን ነገር ነው። አሁን በዚህ ሂደት ውስጥ ያሉ ፈተናዎች ምን ምን ናቸው? አንተ ኢትዮጵያ ሁሉ ሄደህ በግል እንኳን ብዙ ስትሰራ ነበርና ፈተናዎች ምን ምን ናቸው? አሁን ለምሳሌ በመንግስት ደረጃ ከሆነ በጀት ይኖራል፣ ሊፈልጋችሁት ቦታ ለመሄድ አመቺ ሁኔታዎችን ሊፈጥር ይችላልና እስካሁን የምታዩቸው ተግዳሮቶች ምን ምን ናቸው?
1: ተግዳሮቹ ከመላ ጓደለኝ አሁን በዚህ በቤተ መዛግብቱ ካየሁት ለምሳሌ ሌሎችም ተቋማት አሉ የኛን ታሪካዊ ማስረጃዎች የሰበሰቡ ከአሁን በፊት ከነዛ ድርጅቶች ጋር ያው ትንሽ በቀላሉ ሁኔታውን ለመቀበል ያስቸግራል። ስለዚህ ይሄ እንትን አለ። እንደገና ደግሞ ምን መሰለህ በተለይ በየቤቱ በየቤታች በተለያየ ቦታ ያለውንም ሆሜር ወይም ደግሞ ያንን ለመሰብሰብ በጣም የህብረተሰቡም ትብብርም ድጋፍም ያስፈልጋል ብዬ ነው ማስበው። ከዚህ ላይ እንትን ነገር አለ። ከዛ በተጨማሪ ደግሞ አንዱ ተግዳሮት መሰለህ ከመላ ጎደል ያው እኔም ያለበት እነዛውን በየተለያዩ ከኛ ብቻ አይደለም ከነጮቹም ቤት ብዙ ነገሮች አሉ በተወ የቀረጹን ግን እነዛ ፎቶዎችም ሆነ ሰነዶች የት ቦታ እንዳሉ ባጭር ጊዜ ውስጥ እንደርስባቸው አይደለም። ጥናትና ምርምር ተደርጎ የጊዜ ጉዳይ ነው ዘማሻብኝ ወይም ደግሞ እና እንደዚህ ነገሮች አሉ። ከመላ ጎደል ያው ይሄን ይመስላል።
0: ስለዚህ አሁን ለህብረተሰቡ የምታቀርቡት ጥሪ አለ ወይ? አሁን ብዙ ቅርሶች አሉ፣ ብዙ ነገሮች በህብረተሰቡ እጅ አሉ። እነዛን ጠብቀው ያዙ የአያቴ ነው የአባቴ ነው የእናቴ ነው ብለው ያዙ አሉና ወደ እናንተ እንዲያመጡ ትፈቅዳላችሁ ወይ? እንደዚህ አይነት ነገሮች
1: እኛ መፍቀድ ብቻ አይደለም ፍላጎታችን ነው። ስለዚህ የኛም ፍላጎት ይሄ ነው። ማንኛውም ሰው ቅድም እንዳልኩ መስፈርትና ደንቡን በተጠበቀ መልኩ አዎ ያነ ነው። ለምሳሌ አሁን ያው ቅድም ያየው ነገር አለ። ለምሳሌ እያንዳንዱ ዶክመንት እንኳን የምንይዝበት ካርቶን ብለው የሚካሊ ምን እንለዋለን በጣም የተለየ ነው። ይሱቅ ላይ የምትገዛው አይደለም። ለምን ያነን ሰነድና ዶክመንቶችን በስነ ስርዓቱ በአግባቡ የሚጠብቅ ነው። ይሄ ሁምጽዩት የሚባል ነገር አለ
0: እንዳይበላሹ
1: የማድረግ ነውና ከማህበረሰቡ ያው ከመላ ጎደል ያው ማንኛውም ታሪካዊ ፎቶም ሆነ ሰነድም ሆነ መጽሐፍም ሆነ ወደኛ በመጡና በአግባቡ በስነ ስርዓት ውስጥ ለሚጠበቅ ይሄ ነው። እኛ ደግሞ ለይጉድ አርኪዮናው ተእስራኤል የሚባላል እስራኤል ሀገር የአርካይቭ ወይም ደግሞ የቤተ መዛግብቶች ተቋም አለ። እዛም የሚያወጣውና መመሪያና መስፈርት ነው እኛ የምንሰራው። ስለዚህ ይሄን ይመስላል።
0: ስለዚህ ህብረተሰቡ ቢያመጣ ተቀበላላችሁ እንደገናም እንዲያመጣ ተጠይቃላችሁ? ሌላው እንግዲህ ቀላል ነገር አይደለም። ብዙ መሰራት የነበረበት ነው። ብዙ እንዲሁ ሳይጠበቁ የጠፉ ቅርሶች አሉን። ግን ለወደፊት እንዲህ አይነት ነገሮች በማንኛውም ህብረተሰብ ያሉትን ማሰባሰብ የሚጠበቅባችሁ ነው። እናንተ የነቃ ተሳትፎ ማድረግ አለባችሁ። ብዙ መስራት ይጠበቃልና ተማጠቃለላችን በፊት ያሉ ነገሮች ካሉ መሆን የሚገባው ነገር ካለ ለህብረተሰቡ ተስተላልፎ መልእክት ካለ።
1: እሺ ያው ቅድም እንዳልኩት ነው ከሞላ ጎደል እንግዲህ መንግስታዊ መስሪያ ቤት የቤተ መዛግብቱ ባለም አቀፍ ደረጃ ስታንዳርዱን የተጠበቀ በመሆኑ ስለዚህ ፎቶግራፎችም ሰነዶችን ደብዳቤዎች የምስክር ወረቀት የእጅ ጽሑፎች መጻፎችን የተለያዩ የድምጽ ቅጅም ቪዲዮም ሆነ እንግዲህ ታሪካችን ስለሆነ ይሄን ነገር
0: የሙዚቃ መሳሪያዎች
1: ሊሆን ይችላል
0: የሸክላ ውጤቶች ብረታ ብረት ስንሰራው የነበረው
1: ብዙ ነገሮች አሉ ነገራችን ላይ። ስለዚህ ይሄን ነዚህ ነው
0: ወላ ፋናፍ ተጣቀለ
1: እኔ አልጀመርኩም እንጂ በጻነት አስተዋጽኦ
0: ብረት መስራት ይችላል አባቴ ብረት ሲሰራ ስለነበረ።
1: ይሄ በሙሉ በነገራችን ላይ መጻፍና መመዝገብ አለበት። ታሪካችን ምን መሰለህ ታሪካችን ድሮ አስተዋሳለሁ የዛን 30 አመት በላይ አብዛኛው ማህበረሰባችን በዝለይ ወጣቱ ትውልድ ታሪክን የመርሳት የበለጠ ወደዛ ይሄ ከፍተኛ ስተት ነው። አሁንም እየጎዳነ ነው ወደ ማነት ቀውስ ውስጥ ያስገባን ስለሆነ ስለዚህ አንድ ሰው ደግሞ የራሱን ታሪክ ማነት እንትን ካላከበረ ሌላውም ያከብረው አይችልም። ስለዚህ እነዚህ ነገሮች ይጥቀማሉ ለነ ነው። እነዚህ ደግሞ ያው የመንግስታዊ መስሪያ ቤትም ስለሆነ ለወደፊቱ ለማህበረሰቡ ግልጽ ይሆናሉ ይቀርባሉ ብለንም እናስባው። ለወደፊቱም ደግሞ ማንኛውም የልጆቻችን በነገራችን ላይ ሁላችንም አላፊዎች
0: ቤት ነው ለነሱ እናስተምራቸው ምን ይችላል ነው
1: አሁን ሁላችንም ደግሞ ለአላፊዎች ነን። ይሄ ደግሞ የሚደረጋውም በእኛ ትውልድ ብቻ ሳይሆን ለመጪው ትውልድም በስነ ስርዓቱ መስፈትና ደግሞ በተጠበቀ መልኩ ኢትዮጵያ ቤተ እስራኤል ታሪክ እንዲቀመጥና እንዲቆይ የማድረግ ነው።
0: ያንን ያገኙ ፋይሉን ያወጡ እንደዚህ ነበሩ አባቶቻችን ይላሉ።
1: ትክክል።
0: ጥሩ ነው። በጣም ጥሩ ነው። አቶ አበጀ መዳኒ እንግዲህ መጨረሻም ተስተላልፎ መልእክት ካለ።
1: አመሰግናለሁ እዚህ ያው ስለጋበዛችሁን። መልእክቱ ያው አሁን መጨረሻ ያለው ነው። ስለዚህ ማንኛውም በቤቱ ያለ ለታሪክ ይጠቅማል የሚል ነገሮችን ወደኛ መስራ ቤት ቢያመጡና ቢሰጡን በጣም ደስ ይላል። እንዲሁም ደግሞ ስካርም የምናረገ ጽሉም የምናረገው ምዛም ሂደትም አለ። እና ይሄ ነው ባጭሩ ታሪካችን በጋራ ሆነን እንጠብቀው እንተባበር ነው የኛ መልእክት። ለማህበረሰባችንም ጥሪ እናረጋው። እንዲሁም ደግሞ ለማህበረሰባችን ብቻ ሳይሆን ለፈረንጆችም ያው እንደምታቀው እኛ ለማምጣት አብረው የሰሩ ብዙ አስተዋጽኦ ያደረጉ ብዙ ነጮች አሉ። እስራኤላውያን ከእስራኤልም ውጭ የሚሆኑ እነዛም በነገራችን ላይ የሰጡንም ፎቶዎችን ሰነዶችን አሉ። ስለዚህ ይሄን ይመስላል ታሪካችን በጋራ በመተባበር ለመጪው ትውልድ እናቆየው በስነ ስርዓቱ የሚል ነው።
0: አዎ መጨረሻ ላይ የተቀስከው እነሱንም ትብብር ያደረጉትን መርሳት አስፈልግም እዛ ውስጥ ማስገባት ይገባል። የተደረገልንን ነገር ደግሞ ማመስገን ጥሩ ነውና በርቱ። ለዛሬው እንደው በመጀመሪያ እዚህ መስሪያ ቤት ከገባ በኋላ ቀለም ልሳረግን እንጂ ለወደፊት ብዙ ምን እንነጋገርባቸው ጉዳዮች አሉ እንነጋገራለን። ከኛ ጋር ለነበረ ቆይታ ከፍ ያለ ምስጋና እናቀርባለን።
1: እሺ እኔም አመሰግናለሁ።
0: ሰላም ወንድም። እሺ የተከበራችሁ አድማጮቻችን ዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።

ባህል ደረባ የሰጠይ ዘመነ ታቀርብኮ ባህልና ኪነጥበብ ፕሮግራም በጣም ደስ የሚል ትምርታ ዘል ነው ጥሩ ነው የሚደገፍም ሆነም ያለበት ነው ነገር ግን እንደኔ ምልከታ ሳይው ይህ በተለይ የኢትዮጵያ ይሁዳውያን እደጥበብ ማከል ወይም ቤተ መዘክር ከቦታ ወደ ቦታ እየተንቀሳቀሰ ያለ ነው እኔ በጣም ብዙም ምክንያቱም ምናልባት በዚህ ዙሪያ ነው ካሁን በፊት ብዙ ማቃቸው ነገሮችም አሉ። ይሄ በተመዘክርን ለመስራት ለመቋቋም ለመመገንባት ብዙ ጥረቶች ሲደረጉ ነበር ሁላችንም እንደምናስተውሰው ባህላችን የት የሚባል ድርጅትም ነበር በዚህ ዙሪያ ሲንቀሳቀስ የነበር ዛሬ እሱ አክትሞ ግን ወደዚህ በከፍተኛ ደረጃ የራሱን ባጀት ተመድቦለት ይህ በተመዘክር እንዲሰራ የሚል እቅድ ወጥቷል። ለምንድን ነው እስካሁን ድረስ ግን ይህን ቅስቀሳ የቆመበት ምክንያት እኔ የሚገባኝ ነገር አይደለም። ሰጠይ በዚህ አጋጣሚ በዚህ ፕሮግራም ውስጥ ይህንም በተለይ ይህን ድርጅት የሚያንቀሳቅሱትን እንደው ብንጠይቃቸውና ለህዝቡ ግልጽ የሚሆን ነገር መቀመጥ ያስፈልግም ስለን አዎ ታሪካችን በጋራ ማስጠበቅ የራሳችን የእንዳንዳችን ግዴታ አለብን። ነገር ግን ይህ ድርጅት ከተቋቋመ ጊዜ ጀምሮ እስከሆነስ ምን ሰራ? ምን አደረገ? ካሁን በፊት መስሪያ ቤቱ ቴላቪቭ አካባቢ ነበር። አሁን ቢናያናው ማውስት ያለ ቦታ ነው። የራሱ የሆነ የተመደበለት ባጀትም አለ። ውስጡስ እንዴት ነው የሚካሄደው ሁኔታው? በእውነት ጥልቅ ምርምር ሊያስፈልገው የሚገባ ጉዳይ ነው እዚህ ደረጃ ድረስ የደረሰው። ምክንያቱም ይህ ነገር ለምንድነው አንደኛ እስካሁንስ ሊቋቋም ያልቻለበት የራሳችን ወለም በተመዘክራ ይኖረንም ለምን ሁሌ ከቦታ ወደ ቦታ እየተቀያየን የዘዋወርን እንቀመጣለን? ምንድነው ችግሩ? ባጀት አለ የራሱ የሆነ ባጀት እንደውም የራሱ የሆነ የተመደበለት ባጀት አለ። ሁላችንም እናስተውሳለን በመቼ ዓመተ ምህረት ነበር የባህልና ስፖርት ሚኒስተር ሚሪ ረገብ በነበሩበት ሰዓት በቢናይናውማ ትልቅ ስብሰባ ተደርጎ ማአት ከ3000 በላይ ህዝብ ተመቶ ይሄው የኢትዮጵያን ድርጅት እደ ጥበብ ቤተ መዘክር ሊሰራ ነው ተብላ የታወጀበት በዘፈን ሽንትሽኩቻ የነበረበት ነው። ያ ከሆነ ስንት ዓመት አልፎታል? እና አንዳንድ ጊዜ እኛው ራሳችን በራሳችን በውስጣችን ያለው ሽኩቻ አለመግባባት አይደለምና ለኛ ለታሪካችንም እየጎዳን የመጣ ነገር አለ። እዚህ ጋር አሁን አበጀ መዳኔ ነው በግሌም የማቀው ጥሩ ታታሪ ልጅ እንደሆነ አውቃለሁ። ነገር ግን በየቦታው እየዞሩ እንደዚህ አይነት ነገር ማሰባሰቡ ምንድነው የሚጠቅመን ያለው በአሁኑ ሰዓት? አንደኛ የተሳሰባሰበው ነገር እንደ ኤግዚቢሽን መልክ ወጥቶ ለህዝብ የማይጎበኝ ከሆነ ተተኪ ትውልድ ይሄን የማይማሩት ከሆነ በእኛ በውስጥ ሽኩቻ በውስጥ አለመግባባት በራሳችን አለመግባባት ይሄ ቤተ መዘክር ተሰርቶ ሁሉንም አቀፍ የሆነ ታሪካችን ቦታ የማይኖረው የማይሰጥበት ምክንያት ምንድን ነው? ወደፊት ልናስብበትና ሊጠና እውነት ሁላችንም እስኪ እንደው በጋራ እንሰብ እና በጣም እኔ ይሄ ነገር ሲወሳ እኔ እንዳንድ ግለሰብ ትንሽ የሚያም ጉዳይ ነው ያለውና እንደው አሁንም በድጋሜ ባልደረባ የሰጠኝ ላንተ ነው እንግዲህ ይህን አደርነትም ሰጠው በዚህ ዙሪያ ጥልቅ የሆነ ጥያቄ ተደርጎ ያለበት ይህ ቦታ ያለበትን ሁኔታ እንዴት ወደፊት መራመድ የሚችልበትን መንገድ ችግሩ ምንድን ነው ባለበት ሩጥ የተባለበት ሁኔታ እና ይህን ለማህበረሰባችን ለህዝባችን ይዘን የመቅረብ ግዴታም አለብን እንዳንድ ጋዜጠኞች። ክብራትና ክብራን አድማጮቻችን ስርጭታችን እንደቀጠለ ነው። አብራችሁን ቆዩም

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ የክንሴት አባል ዶክተር ጸጋ ፍንታውን መስመር ላይ ትገኛለች። እንግዲህ አንቺ ያለ ነው ምንጠራት። ጸጋ ጠና ሰላም ጠናት እንደምናመሸሽ።
1: ጤና ይስጥልኝ አይቸው እንደምናመሸ። እንዲሁም የተከበራችሁ አድማጮች እንደምናመሻችሁ።
0: እንግዲህ እኔ ደህና ነኝ፣ እነሱም ደህና እንደሆኑ ባለሙሉ ተስፋ ነኝ። ጸጋ እንግዲህ አንቺ በተለይ በክነሴት የትምህርትና የባህል ስፖርት ኮሚቴ ቋሚ አባል ነሽ። ዛሬ ደግሞ መስከረም 1 ቀን የእስራኤል 2.6 ተማሪዎች ወደ ትምህርት ገበታቸው ተመልሰዋል። እስኪ ተዘዋውረሻል በየትምህርት ቤቱ አይተሻል፣ እንዴት ነበር? ከዛ ቀጣይ ጥያቄ ኖረኛል።
1: በጣም ጥሩ። በመጀመሪያ ደረጃ በእውነትም እኔ በክነሴት ቋሚ አባል ከሆንኩባቸው አባላት መካከል ማለት ኮሚቴዎቹ አንዱ የትምህርት የባህልና ስፖርት ኮሚቴ ነው። ሌላው የጤና አለ፣ ቀጥሎም የስራ ማህበራዊ አለ፣ አሊያ በክሊታም አለ። ከዛም ደግሞ በሙያዬ በድሮ ሙያችንም በለው በመገናኛ ዘዴዎችም አባል ነኝ። በዛሬው ቀን በመጀመሪያ አይቼው የሚያስደስተው ያለምንም መሰናክል በሀገራችን እስራኤል የአመቱ የትምህርት ዘመን መስከረም 1 ቀን ዛሬ መከፈቱ 2,600,000 ልጆች ወደ ትምህርት ገበታቸው በሰላም መመለሳቸው በጣም የሚያስደስት ነው።
0: እውነት ነው።
1: አዎ። ለምንድን ነው ያልን? እንደው ሁለት መንገዶች አሉ። አንደኛው በእውነትም እነሆ 3 አመት እየቀረበ ነው ጦርነቱ። በጦርነቱ ምክንያት ብዙ መሰናክሎች ነበሩ በትምህርት ገበታዎች፣ በኑሮ ብቻ ሳይሆን። ሌላው ደግሞ በየአመቱ የትምህርት ዘመን መክፈቻው ሲደርስ አንዱ ትልቁ ችግር የነበረው ብዙ ጊዜ መምህራን
0: አድማ
1: የስራ ማቆም አድማ ያደርጉና የአመቱ የትምህርት ዘመን እንደታቀደው አይከፈትም ነበር እና ያሁኑ በጣም የሚያስደስት ነው። በጣም በጥሩ ሁኔታ ነው የተጀመረው። ያየነው በእውነት ከጦርነቱ በኋላ ስለሆነ በጣም የተረጋጋ ነው እና በጣም ደስ የሚል ቀን ነው የምለው።
0: በእውነትም እንደጠቀሽው ጸጋ፣ እንደውም ለሶስት አመት ያህል ትምህርት ቤት ያልተከፈተባቸው እንደ ሙቱላ አይነት ከተማዎችም በደንብ የትምህርት ሂደቱ ተከፍቶ በጥሩ ሁኔታ እየተካሄደ የሚገኝበት ሁኔታ ነው የሚገኘው አሁን እና በጥሩ ሁኔታ ነው ያለው። ነገር ግን አንቺ እንደዚህ እንደ በክነሴት በዚህ ኮሚቴ ትምህርትና የባህል ስፖርት ቋሚ አባል እንደመሆንሽ መጠን መቼም አንዳንዴ መልካም ነገርም ሲኖር ችግሮችም አሉ አብረው እና አንዳንድ ችግሮች ነበሩ። እነዚህ ችግሮች ነው እንጥቀስ ካልናቸው በተለይ በትምህርት ቤት ውስጥ የመምህራን እጥረቶች አሉ። የተማሪዎች ደህንነትን በተመለከተ በትምህርት ቤቱ መካከል ያሉ አምባጓሮች፣ አንዳንድ ተማሪዎችም በምን እንደሆን ሳይታወቅ ራሳቸውን የሚያጠፉም እንደነበሩ አሉ እና እነኚህን ነገሮች አንስታችሁ ተወያይታችኋል? እንደው ቀርፋችኋል ወይ? እነኚህን እልባት ሰጣችኋል? ቅድመ ዝግጅትስ ተደርጎበታል ወይ?
1: በጣም ጥሩ ጥያቄዎች ነው አይቶ ያቀረብከው። በመጀመሪያ ደረጃ እነሆ የጦርነቱን ሁኔታ ስንመለከት ጥቅምት 7 ቀን 2023 ዓ.ም ጦርነቱ

0: እንደተነሳ ባዛ ሰርጥ ባዛ ዙሪያ የነበሩ ወገኖቻችን በመገደላቸው በመሰቃየታቸው በመቃጠላቸው በመጠለፋቸው ቤታቸው ሁሉ በመውደሙ ከአካባቢው ተፈናቅለዋል። እንዲሁም በሰሜኑ ክፍል በሜቱላ በክራትሽሞና የህዝቡላ ሽብር ፈጣሪ ድርጅት ሰርጎ በመግባት ጦርነት ያነሳል የሚል ስጋት ስለነበር አስቀድሞ ከቦታው እንዲወጡ መደረጋቸው የሚታወስ ነው። አብዛኛዎቹ የቆዩት በሆቴሎች ነው መጀመሪያ፣ ከዛ በኋላ ወደ ቋሚ ቦታዎች እንዲገቡ ሆኗል። በዚህ ጊዜ ተመልከት ብዙዎቹ በተለይ በደቡቡ ክፍል በአዛ ሰርጥ ቤተሰብን ያጡ ብዙ ጉዳት ደርሶ በዛ ላይ ደግሞ ቦታ ለቀዋል። ቦታ መልቀቅ ብቻ ሳይሆን የትምርቱም ሁኔታ እንደታቀደው መስጠት አይቻልም። ለምን ያልን እንደሆን ቦታ መቀየር አለብህ፣ ጓደኞች አሉ፣ ትምርት ቤቱ ምን ያክል ዝግጁ ነው፣ ልጆችም ሆነም ወላጅ በአጠቃላይ ቤተሰቡ ምን ያክል ነፃ ነው፣ አይምሮ በጦርነት ጊዜ ትምርት ይችላል ይይዛል ወይ፣ የስነ ልቦና ችግር ነበር፣ የአካል ጉዳት ነበርና በጣም በጣም በጣም ከባድ ጊዜ ነው የነበረ። በሰሜኑ ክፍልም በክራትሽሞና ይማሩ የነበሩ ልጆች አብዛኛዎቹ ከአካባቢያቸው ወጣው በሚኖርበት አካባቢ ነው እንዲማሩ የሆነውና ከባድ ጊዜ ነው የነበረው በእውነት። ከሁሉ የሚገርምህ አይቼው እንዲሁም ለአድማጮች መግለጽ ፈልገው በኮሮና ምክንያት ልጆች አንድ አመት ተኩል ሁለት አመት ድረስ ከቤታቸው ሆነው በዘመኑ ቴክኖሎጂ በዙም አማካኝነት መማራቸው ይታወሳል።
1: እውነት ነው።
0: ያ ትምህርት ሙሉ በሙሉ ትምህርት ነው ማለት አንችልም። ከዛ በኋላ ደግሞ እንደገና ጦርነቱ ሲመጣ አንዳንዶቹ ተመልከተ 4-5 አመት ትምህርት ቤት ያልሄዱ ልጆች ነበሩ። እና በጣም ከባድ ነው፣ ውስብስብ ነው። ከዛ ፈተናም አለ፣ የፈተና ውጤት ያስፈልጋል። በእውነት ከባድ ጊዜ ነው የነበረው። ያም ሆኖ ግን የእስራኤል ህዝብ በጣም ጠንካራ ነው። በጣም በእውነት ህዝቡን አደንቀዋለሁ። ጠንካራ በመሆኑ ይህ ሁሉ መቋቋም ችሏል። ሌሎች አሁን የገለጽከው ሁኔታ የአእምሮ ጭንቀት አለ፣ ከዛም አልፎ ቤት ውስጥ አለመውጣት፣ ከቤት ስለማይወጡ ስለማይንቀሳቀሱ መወፈር አለ። ከዛም ደግሞ
1: አዎ በማንነታቸውም መድሎ አድሎ የሚደረግባቸው አሉ። በመጥጦር በመሆናቸው ወፍራም በመሆናቸው ብዙ ነገሮች አሉ በትምህርት ቤት ውስጥ።
0: በጣም በጣም በተለይ አሁን እንዳልነው በብራይስጡ ሄረም የምንለው ወይም ማግለል የሚለው ብዙ ልጆችን ይጎዳል። ለምሳሌ በቀለም እንዳልከው ይሆናል፣ በውፍረት ይሆናል፣ በቁመት ይሆናል። መነጽር የሚያደርጉ ልጆች ሊሆን ይችላሉ። የተለያዩ ነገሮችን ትንበማለት ሲያገሏቸው እና በእንዲህ አይነት ጉዳዮች በማግለል ጉዳይ ትምህርት ቤት አንሄድም የሚሉ ነበሩ። ራሳቸውን የሚያጠፉ ልጆችም አሉ። ይሄ በሙሉ በእውነት ብዙ ጊዜ ስንወያይበት የቆየን ነው። ባለሙያዎችን በማምጣት በመነጋገር ብዙ ብዙ ጊዜ የተካሄደ ነው እና በተለይ ደግሞ የሚገርምህ ከአሁኑ በተለይ ትኩረት የተሰጠበት አንዱ ነገር በዘመኑ ቴክኖሎጂ የእጅ ስልክ መጠቀምም አንዱ ነው። ለምንድን ነው ይሄን ያመጣሁት? የእጅ ስልክ ቴሌፎንን በመጠቀም ልጆች ትምህርት ቤት ቴሌፎን ይዘው ይሄዳሉ። ቤት ውስጥ ዛሬ ቤተሰብና ቤተሰብ እንኳን አብረን ቁጭ ብለን ማውራቱ ቀርቷል። እያንዳንዱ ከቴሌፎኑ ጋር ነው ወይም ከእጅ ስልክ ጋር ነው። ከዛ አልፎ በትምህርት ቤቶች ደግሞ ትምህርቱን መከታተል አይችሉም። ትምህርት ቤት ውስጥ ይረብሻሉ፣ ከወላጆች ጋር ይጋጫሉ፣ ይቅርታ ከመምህራን ጋር ይጋጫሉ ስልኩን አስቀምጡ ሲባሉ እና በተለያየ ምክንያቶች ችግር ታያለ። እርስ በርሳቸው አያወሩም፣ ተገናኝቶ ማውራት የለም። ትምህርት ቤት ወጠ በረፍት ሰዓት መጫወት የለም። ያ ባለመጫወታቸው ግንኙነት የለህም። ባለመጫወት ብዙ ጊዜ ብዙ ሰዓት በመቀመጥ መወፈር አለ። ውፍረት የተለያዩ ህመሞችን በሽታዎችን ያመጣል እና በጣም በጣም ብዙ ውጥረት ስላለ በእስራኤል ሀገር በእርግጥ ከአንደኛ ክፍል ሚኪታ አሌፍ አድቫፍ ከአንደኛ ክፍል እስከ ስድስተኛ ላሉት ባለፈው የካቲት ወር ላይ ነው ህግ የተላለፈው ስልክ እንዳይጠቀሙ በትምህርት ሰዓት። በሌሎቹ ላይ ግን ከዚህ አሁን ከአሁኑ ትምህርት ዘመን እስከ ዛሬ ጀምሮ ከሰባተኛ ክፍል እስከ ዘጠነኛ ላሉት ደግሞ ይከለከላል እና ይህም አንዱ ትልቁ ብዙ ውይይት የተካሄደበት ነው። አስፈላጊም ነው። ይሄ ነገር መቅረት አለበት። ለምንድን ነው ብትል ስልኩ ይጎዳል። በዓለማችን ላይ አሁን በጣም አሳሳቢ የሆነው ብዙ የዓለም ሀገራት የሰለጠኑ በለው ያልሰለጠኑ ሀገር ማንኛውም ሀገር በዚህ ጉዳይ ላይ ትኩረት በመስጠት በርካታ ሀገራት በዓለማችን ላይ ከግማሽ በላይ የሚሆኑ ሀገራት በዚህ ጉዳይ ላይ ህግ ደንግገዋል እና ይሄንም እኛም ደግሞ
1: ትንሽኛ ወደኋላ አልዘገየንም አልቆየንም በዚህ ዙሪያ
0: በጣም አሁን እንደሚታወቀው ሁሉ እስራኤል ሀገር ባለም ከሚጠሩት በቴክኖሎጂ ስታርታፕ ኔሽን ታዋቂ ከሆኑት ሀገራት አንዷ ናት። ሀገራችን በሁሉ በኩል በቴክኖሎጂ የፈጠነች ለሌላም ዓለም የምትተርፈናት። በዚህ ጉዳይ እኔ እስማማለሁ አንተ ያልከው ዘግይተናል። በመዘግየታችን ምክንያት ብዙ ጉዳቶችም ደርሰዋል። ብዙ ጉዳት የሚደረሰው መገናኝ ቅድም የገለጽኳቸው ነጥቦች አሉና ይሄ መወሰዱ ተገቢ ነው። ሌሎች ሀገራትን የወሰድክ እንደሆነ እስራኤል ብቻ አይደለችም። እንዲህ አይነቱን ሁኔታ ህግ ያስተላለፉ ምሳሌ ብሰጥህ አውስትራሊያ፣ ፈረንሳይ፣ ግሪክ፣ ቤልጅየም፣ ቆጵሮስ፣ አየርላንድ፣ ፖርቱጋል፣ ማልታ ብዙ ሀገራት አሉ። አሜሪካም ቢሆን ከ50 ስቴቶች 39ኙ እንዲህ አይነት ውሳኔዎችን አስተላልፈዋል። ለምን? ጉዳቱ እየታየ ነው። ጥቅም ቢኖረውም ጉዳቱ በተለይ በትምህርት ቤቶች መጠቀም የለም። እንዴት ነው የምትቆጣጠረው መሰለ? ትምህርት ቤት ሲገቡ ስልካቸውን ዘግተው ቦርሳቸው መቀመጥ አለበት። አንዳንድ ትምህርት ቤቶች ደግሞ ስትገባ ጋና ሳጥን አለህ። እዛ ሳጥኑ ነው የምታስቀምጠው። ይቆለፋል፣ አትጠቀምበትም። እና ይሄ በጣም በጣም አስፈላጊ ነው። የሰውነት እንቅስቃሴ ቀርቷል። በአሁኑ ሰዓት የሰውነት እንቅስቃሴ ባለመኖሩ የተለያየ ጉዳት ይደርሳል። እርስ በርሳቸው ተገናኝተው ስለማይጫወቱ አልፎ አልፎ ጭካኔ የሞላበት ግጭት ታያለህ። የምትቀራረብ ከሆነ ፊት ለፊት የምትነጋገር ከሆነ መልካምነትን ትለምደዋለህ፣ ግን የማይገናኙ አሉ። ሌላው የሚገርመው በባዳ ታኺን ነው ወይም በዚህ በትምህርትና ባህል ኮሚቴ ለእኔ ለራሴ የደነቀኝ የልጆችም ስላደጉ መሰለኝ ምን አለ መሰለ በቴሌፎን የሚጫወቷቸው የተለያዩ የጨዋታ አይነቶች አሉ እና በዚህ ምክንያት ይሄ ቨርቹዋል የምንለው በቀጥታ ሳይሆን የትም ቦታ ሆነ ትጫወትና ልጆቻቸው በሌሊት የማይተኙ ብዙ ሰዎች ወላጆች መጥተው ነገሩን። በዚህ ጨዋታ ሌሊት ስለማይተኙ ቀን ትምህርት ቤት ሲሄዱ ስለሚደክማቸው ይተኛሉ፣ መማር አይችሉም። ይህም አለ።
1: አዎ። ስለዚህ አሁን መቼም እነኚህ ችግሮች አሁን የሚቀጥለው ዘመን ትምህርት ዘመን ይቀረፋል ብለን እናስባለን። እናንተም የሰራችሁት ስራ እንግዲህ ወደፊትም ውጤቱ የምናየው ጉዳይ የሚሆን ነው።
0: የመምህራን ጉዳይ የጠየቀውም ትልቁ ችግር ነው። የመምህራን እጥረት አለ። ከኮሮና በኋላ ብዙ መምህራን ወደ ድሮ ስራቸው አልተመለሱም። በእስራኤል ሀገር መምህር መሆን ከባድ ነው። መምህራኑ የሚከፈላቸው ክፍያ ዝቅተኛ ነው።
1: እንዴት ይህን ነገር ለመቅረፍ አልተቻለም? ምክንያቱም አሁን አዲስ አይደለም የቆየ ነው። እንዴት ነው መንግስት ይህን ነገር እልባት ሊሰጠው አልቻለበት? ምክንያት እስካሁን ምንድን ነው? በእውነት ሁሉም ይናገራሉ ለመምህራን የሚከፈላቸው ደሞዝ እጅግ በጣም አነስተኛ ነው። ቀድም ስንትገቢም እንደጠቀሽውም በዚህ ምክንያትም በየአመቱ ትምህርቱ ከመከፈቱ በፊት መምህራን የትምህርት ማቆም አድማ ያደርጉ ነበር። ዘንድሮ ብቻ ነው በቀጥታ ያለ አንዳች አድማ ትምህርቱ የተጀመረው።
0: ምን አለ መሰለህ፣ የመምህራኑን ጉዳይ እየወሰድኩ እንዱ በእውነት በእስራኤል ሀገር አሁን በሌሎች ሀገራት የሄድክ እንዱ በተለይ በሰለጠነው ምዕራባውያን በምንለው ሀገር የሄድክ እንደሆነ የመምህራን ደሞዝ ከፍተኛ ነው። በአንድ ክፍል የሚማሩ ተማሪዎች ቁጥራቸው ዝቅተኛ ነው። በእስራኤል ሀገር ያለውን ዘዴ ይህን መቀየር አልቻሉም። ለምንድን ነው? የመምህራኑ ሁኔታ ስታይ ደሞዙ ዝቅተኛ በመሆኑ ምክንያት ወደዚህ ሙያ የሚመጡት ሰዎች ደግሞ ችሎታቸውም ከፍተኛ አይደለም። ያክ ችሎታቸው ማለት የትምህርታቸው ሁኔታ ከፍተኛ አይሆንም፣ ደሞዙ ዝቅተኛ ነው። ሌላው ደግሞ የሚገርምህ የሴቶች ቁጥር ከፍተኛ ነው። መምህራን ብዙ ጊዜ በተለያዩ ሙያ ዘርፎች ስትሄድ ሴቶች ቁጥር ከፍ ባለበት ቦታ ላይ የደሞዝ ቅነሳ ታያለህ። አየው። ይህም አንዱ ነው። ለምን? ልጆቹን ለማሳደግ ልጆች ለመጠበቅ እየተባለ እና ይሄ መቀየር አለበት። በእኔ አመለካከት መምህር የሚሆን ሰው ከፍተኛ ደሞዝ የሚሰጠው መሆን አለበት። ችሎታው ያማረ መሆን አለበት። በዛ መጠን ውጤቱ ለምን የወደፊቱን ትውልድ የሀገሪቱን ትውልድ ኮትኩተው የሚያሳድጉ እነሱ ናቸው።
1: እውነት ነው።
0: ይሄ ራሴ ትንገርህ አቶ አይቸው በጣም ወደው የነበረ ትምህርት ኢትዮጵያ ውስጥ የሂሳብ ትምህርት፣ ኬሚስትሪ፣ ፊዚክስ ወድ ነበረ። እነዚህን ትምህርቶች እንድወድ ያደረገኝ የመምህራኑ ብቃትና ጥራት ነው። የመምህሩ አቀራረብ፣ የመምህሩ ሞራል፣ የመምህሩ ድጋፍ፣ የመምህሩ ችሎታ አንተም በዛ ታንጸ እንድታድግ ያደርግሃል። እና በእውነት በዚህ ላይ ብዙ መታረም አለብን ነው ምለው፣ ወይም ደግሞ ማስተካከል አለብን።
1: እንግዲህ ዛሬ ትምህርት ዘመኑ በጥሩ ሁኔታ ተከፍቷል። በዚህ እንዲቀጥል የሁላችንም ፍላጎት ነው። ወደፊትም በዚህ ዙሪያ በሰፊ እንወያያለን። ጸጋ ልሰጠሽ ማብራት እጅግ በጣም እናመሰግናለን። መልካም ቤት በድጋሜ 30 ሰከንድ
0: እንግዲህ ይህን ያዳመጡ ወላጆች፣ ሁሉም ነገር የሚጀምረው ከቤት ነው። በልጆች ትምህርት ዙሪያ የወላጆች ኃላፊነት ነው መጀመሪያ የሚቀድመው።
1: እውነት ነው።
0: ይሄን መዘንጋት የለብንምና በጣም አመሰግናለሁ አቶ አይቸው እንዲሁም የተከበራችሁ አድማጮች መልካም የትምህርት ዘመን ይሁን እነዚህ ልጆች ታንጸው አድገው ለሀገራችን መልካም ዜጋ የሚሆኑበትን ጊዜ ያምጣልን ጤና ይስጥልኝ
1: አመሰግናለን የተከብራችሁ አድማጮቻችን እኛም የክንሰት አባል ዶክተር ጸጋ መላኩ ይባረከችሁን እኛም እንቀላቀላለን መልካም የትምህርት ዘመን እንዲሆንላችሁ ለሁላችሁም እንመኛለን አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን ነገ በተመሳሳይ ፕሮግራም እስከምንገናኝ መልካም ለሊት ይያልን የቴክኒክ ባለሙያችን ለኢላን አዙላይ ምስጋና ይድረሰው አብራችሁ ቆዩ አይቼው ባይ ነበርኩ መልካም ለሊት ደናደሩ